0: አብ በገለ መንገዲ ካብቲ ድሮ ዝነበረ አገባብ ብተፈጥሮዊ መንገዲ ዝማዕበለ ክኸውን ኣለዎ ብምባል ክመሓየሽ ሓሳባቶም ዘካፈሉ ንረብሓ መላእ ቤተ ክርስቲያን ነፍሲ ወከፍ ተሓድሶ ወትሩ ብጥንቃቐ ብስነ መለኮታውን ታሪኻውን ጉስነታውን ምርምር ክግበር ኣለዎ። በዚ መንገዲ እዚ ስልጣና ኣስተምህሮ ናይዚ ጉባኤ እዚ ኣብ መንጎ ምእመናን ምድንጋራት ክውገድ ይሓትት። ዝኾነ ይኹን ሰብ ኣብ ጉዳያት ስርዓተ ሊቱርግያ ዝኾነ ይኹን ነገር ብናይ ገዛ ርእሱ ተበግሶ ከይውስኽ ከየጉድል ወይ ከይቅይር የጠንቅቕ። እቲ ኣብ ጉባኤያዊ ቅዋም ቅዱስ ጉባኤ እተላዕለ ምዕባለ ንናይ ቤተ ክርስቲያን ሕብረት ብዝኾነ ይኹን መንገዲ ኣይለማለምን እዩ። ኣብ ክንድኡስ ንምርግጋጽን ንምድንፋዕን ሓድነትን ሕብረትን እዩ ዝጽዕር። ስለዚ ንዅሎም እቶም ንስርዓታት መለኮታዊ ምስጢራት ከዳልዉ ተጸውዑ፣ ብፍላይ ከኣ እቶም ኣብ ስርዓተ ሊጡርግያ ቅድምና ዘለዎም ኣገልግሎት ዝፍጽሙ ካህናት ኣብ ቅድሚ እዚ ዕቤት እዚ ትሕትና ከርእዩን ንቤተ ክርስቲያን ልባዊ ተኣማንነት ብምግላጽ ካብ ውሽጢ ግልጽነትን ምትእምማንን ዝምንጩ ጽሑፋትን መምርሒታትን ስርዓተ ሊጡርግያ ወትሩ ከተደንፍዑ እምሕጸነኩም ኣለኹ።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕለት 26 ግንቦት ምሸት ካስተል ጋርንዶልፎ ካብ ዝርከብ ብጳጳሳዊ ህንፃ ወፃእን ዝተረኽቡ ጋዜጠናታት ኣብ ዝሃቦ መግለፂ ኣብ ቃዛ ሰብኣዊ ሓገዝ ንክበፅሕ ደጋጊሞም ዘቕርቦ ፃውዒት ኣሕዲሶም ንህወት ደቂ ሰባት ዕሽሽ ዝብል ሰብ ሰርሖ ብልሒ ኣብ ውግእ ምጥቃም ከይህሉ ኣጠንቂቖም ምስ ኣንትሮፒክ እተሰሚየ ቀንዲ መቐመጢኡ ኣብ ሕቡራት መንግስታት ኣሜሪካ ከተማ ሳን ፍራንሲስ ኮም ዝኾነ ትካል ረብሓ ሰብ ሰርሖ ኣስተውዕሎት ዝካየድ ዘሎ ዘተ እውን የኩልሑ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ካስተል ጋንዶልፎ ኣብ ዝሃቦ መግለፂ ማሕበረሰብ ዓለም ንህዝቢ ቃዛ ክሕግዝ ዳግማይ ፃውዒት ኣቕሪቦም ሰብኣዊ መሰል ኩሉ ሰብ ክኽበር ከም ዘለዎ ኣተሓሳሲቦም ብዛዕባ ናብ ቃዛ ዘቕንዐ ነቲ ኣብ ካልኣይ መፋርቅ 2025 ዓመተ ምሕረት ብዓውድታት በርገሳውያን ማሕበራት ዝካየድ ኣህጉራዊ ሰብኣዊ ተበግሶ እገዳ እስራኤል ኣብ ወሽመጥ ቃዛ ንምብታኽ ዝኣመተ ነቲ ብሰንኪ ኣብ ወሽመጥ ቃዛ ብዝተፈጥረ ውግእ ብጥሜት ዝተሓስየ ህዝቢ ፍልስጥኤም መግብን መድሓኒትን ንምቕራብ ከምኡ እውን ሰብኣዊ መተሓላለፉ ንምቓም ዝዓ ዓለመ ብዓለማዊ ስሙድቅ ኣፍላይ መራኽብ ዝነጥፉ ደለይቲ ፍትሒ ኣብዝሓለፈ ሰሙን ብሓይሊ ባሕሪ እስራኤል ተታሒዞም ብመቑሕ ተኣሲሮምን ዓይኖም ተሸፊኖም ንዝተረእዩ ዝምልከት ንዝቐረበሎም ሕቶን ክምልሱ ኣብ ቃዛ ብቐጻሊ ስቃይ ሰላማውያን በርገሳውያን ብዘሕዝን ኩነታት ብምምልካት እቲ ዘሕዝን ግን ህዝቢ ቃዛ ክሳብ ሕጂ ሰብኣዊ ሓገዝ ዘይረክብ ምዃኑ እዩ ቢሎም እዚ ኩነታት እዚ ተቃውሞታት የለዓዕል ኣሎ። እቶም ኣብቲ ቃፍላይ መራኽብ ዝተሳተፉ ሓዊስካ ሕልኽልኻት እውን ይረአ ኣሎ። እዚ ከም ዕድመ ጥራይ ዘይኮነ ብሓቂ ከም ፃውዒት እውን ክሕድሶ ዝደሊ ኩሎም ሰበ ስልጣን ንህዝቢ ቃዛ ክሕግዙን ከሰንዩን ከምኡ እውን ዳግመ ህንፀት ንምጅማር ክተግሁን ተማሕፂኖም ህዝቢ ብሓቂ ይሳቐ ኣሎ፣ ብዙሕ ስቃይ ይቕፅል ኣሎ ኢሎም ኣፅዋር ዘይተዓጥቁ ደለይቲ ፍትሒ ሰላም ዓመፅ የጋጥሞም ዝብል ቅዱስነቶም ዝገለፅዎ ሓሳብ እንታይ ማለት ምዃኑ ምስተሓተቱ ብዛዕባ ዝያዳ ጽልኢ ከጓሃህር ዝኽእል ሓደጋ ኣጠንቂቖም ዝያዳ ጽልኢ ኣለዓዒልና ኢና፣ ዓመፅ ኣይጠቅምን እዩ፣ ካብ ዝኾነ ይኹን ወገን ይምጻእ፣ ኣብ ክንድኦስ ናብ ዘተ ምምላስ ከምኡውን ብዘተ ጸገማት ክፍታሕ ምድላይ ኣድላይ ምዃኑ የግልሑ። ርእሰ ሊቃነ ጳጳሳት ብተወሳኺ ኣብ ዘመናዊ ውግእ ዝዓቢ ዘሎ ግደ ሰብ ሰርሖ ኣስተውዕሎ እናሓሰቡ ንውሳነታት ካብ ክቡር ዋጋ ህይወት ወዲ ሰብ ካብ ዘርሐቐ እደ ጥበብ ኣጠንቂቖም ኣብ ቀረባ እዋን ኣብ ሊባኖስ ሓዊሱ ንዝተፈፀሙ ግጭታት ብምጥቃስ ሎሚ ውግእ ብዛዕባ ህይወት ደቂ ሰብ ከይሓሰብካ ብሰብ ሰርሖ ኣስተውዕሎ እዩ ዝካየድ ዘሎ። እዚ ከዓ ናይ ሓቂ ኩሉ ሰብኣዊ ህይወት ግዳይ ዝኸውን ዘሎ። ነዚ ኣብ ግምት ብምእታው ርእሰ ሊቃነ ጳጳሳት ሰላም ንኽግበር ዘቕረቦ ፃውዒት ኣሕዲሶም ነቲ ዘይተዓጥቀ ሰብ ሰርሖ ኣስተውዕሎ እንክብሉ ዝገለፁ ኣምር ምስ ዓባድላይ ምዃኑ ከም ዝገለፁ ዜና ቫቲካን ኣፍሊጡ። ቅዱስ ሊቃነ ጳጳሳት ኣብ ዝቐረባ እዋን ወግዓዊ ዝገበርዎ ግሩም ሰብኣውነት ዘርእስተሓዱ መልእኽቲ ኣብ ግምት ብምእታው ምስ ዓበይቲ ኩባንያታት ሰብ ሰርሖ ኣስተውዕሎ ቫቲካን ብኸመይ ክትዋሳ ተሓስብ ዝብል ንዝቐረበሎም ሕቶን ክምልሱ ድሮ እቲ ዘተ ተበጊሱ እዩ ይቕፅል ድማ ኣሎ ኣብ መንጎ እቲ ብዛዕባ ውሁድ ሰብኣዊ ምዕባል ኣገልግሎት ዛሕሊ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት

0: ዝኾነን ኣንትሮፒክ እተሰሚየ ቀንዲ መቐመጢ እዩ ኣብ ሕብራት መንግስታት ኣሜሪካ ከተማ ሳን ፍራንሲስኮም ዝኾነ ትካል ረብሓ ሰብ ሰርሖ ኣስተውዕሎ ዝካየድ ዘሎ ዘተገሊፆም ሓደ ዓይነት ናይ ሓባር ዕዮ ክህሉ ዝብል ድላይ ኣሎ እቲ ዕድመ ድማ ዕለት 25 ግንቦት ብክልቲኡ ወገን ተገሊፁ እዩ እዚ ኣዝዩ ኣገዳሲ ይመስለኒ እቲ ዘተ ምቕፃልን ብሓቂ ዕጥቁ ዝፈትሐ ሰብ ሰርሖ ኣስተውዕሎም ድላይን እንክብሉ ዝሃቦ ጋዜጦም መግለፂ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
1: እዚ ዜና ቫቲካን እዩ ብዛዕባ ታሪሰ ሊቃነ ጳጳሳት ሊዮን መበል 14 ዘውፅእዋ ግርማዊ ሰብኣውነት እትብል ናይ መጀመርታ ዓዋዲት መልእኽቲ ዝተጻሕፈ ርእሲ ኣንቀጽ ኣብ ዘመነ ሰብ ሰርሖ ኣስተውዕሎ ሰብኣዊ ክብረት በቲ ካብ ውፅፅር ወፃኢ ዝኾነ ዓብዪ ቴክኖሎጂያዊ ሓይልን ብሓድሽ ዓይነት ኢሰብኣውነት ክሽፈን ኣብ ዝኽእለሉ ዘሎ እዋን ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብሓቂ ሰብኣውነት ዝለበስና ኮይና ክንቅፅል ህፁፅ ግዴታ ከም ዘለና የዘኻኽሩና ኣለዉ ተካይ ቅዱስ ጴጥሮስ ዝኾኑ ርእሰ ሊቃነ ጳጳሳት ኣብዚ ምፍልላይን ዓመፅን ምስፍሕፋሕ ምግባት ስልጣንን ንውግእ ከም መሳርሒ ዓለምለኻዊ ፖለቲካን ጌርካ ኣብ ትጥቀመሉ ዘሎ ዘመን ቴክኖሎጂ ንልቢ ደቂ ሰባት ንድሕሪት ከይመለሰ ንኽዓብን ንኽንጥቀመሉን ይዕድሙና ኣለዉ ንደረትን ተነቃፍነትን ደቂ ሰብ ክንቅበል እምበር ከምቲ ቴክኖሎጂያዊ ስነ ሓሳብ ዝገብሮ ክእረም ዘለዎ ጌጋ ከም ዘለዎ ጌርና ንኸይንርእዮ እውን ይዕድሙና ኣለዉ ርእሰ ሊቃነ ጳጳሳት ንዓለም ብዓይን ሓያላት ዘይኮነስ ካብ ታሕቲ ብዓይኒ እቶም ዝሳቀዩ ካብ ዝነኣሱ ጀሚርና ክንርያ ምሕፅንታኦም የቕርቡልና ኣለዉ ንደቂ ሰብ ብዓይኒ እቲ ድኻምነትና ኣብ ርእሱ ወሲዱ ናብ ቦታ ምድሓን ዝቀየሮ ኣምላኽ ክንጥምቶም ኣለና ምኽንያቱ ሰብ ሰርሖ መሳርሒታት ብውፅኢታውነት ብሉፃት ኣብ ዝኾኑሉ እዋን እውን ከይተረፈ እቲ ክጥመት ዝሓትት ገጽ ሰብ ማእከል ታሪኽና እዩ ይብሉ ግርማዊ ሰብኣውነት ናይ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናይ መጀመርታ ዓዋዲት መልእኽቲ ብቐዳምነት ብዛዕባ ሰብ ሰርሖ ኣስተውዕሎ እትገልጽ ናይ ትንታነ ጽሑፍ ኣይኮነትን ብዛዕባ እቲ ብቐጻሊ ዝቀያየር ዘሎ መስርሕ እውን ዝርዝር ሓበሬታ ኣይትህብን እያ ኣብ ክንድኡ ንመሰረታዊ ስርዓታት ማሕበራዊ ሰረተ እምነት ቤተ ክርስቲያን ኣብ ግዜ ሰብ ሰርሖ ኣስተውዕሎ ኣብ ግብሪ ብምውዓል ነቲ ቀንዲ ነጥብታት ናይ ኣርስተ ሊቃነ ጳጳሳት ትምህርቲ እተደልድልን እተመሓይሽን ጽማቕ መልእኽቲ እያ እዛ ዓዋዲት መልእኽቲ ነቶም ኣብ ፍጹም ናጽነት ዕዳጋታትን ሓደሽቲ ቴክኖሎጂያዊ ምህዞታትን ብምእማን ነቲ ኣርስተ ርእሰ ሊቃነ ጳጳሳት ብዛዕባ ኣድላይነት ማሕበራዊ ሰብኣዊ ምምሕዳር ሰብ ሰርሖ ኣስተውዕሎን ኣከባብን መዋቅር ሓጢኣት ኮይኖም ዘለዉ ቅጠባዊ ስርዓታትን ንውግእ ምንጻግን ኣብ ዝምህርዎ ዘለዎም ጉጉይ ርድኢት እትነጽግ ጽሕፍቲ እያ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ስሞም ካብቶም ሓደስቲ ነገራት እትብል ዓዋዲት መልእኽቲ ዝጸሓፉ ርእሰ ሊቃነ ጳጳሳት ሊዮን መበል 13 ዝወሰድዎ ኮይኑ ኣብ ዘመን ናይ ቴክኖሎጂያዊ ለውጢ ንነፍሲ ወከፍና ንጡፍ ግደ ክህልወና ይዕድሙና ኣለዉ ምህናጽ ስልጣነ ፍቕሪ ብንእሽቶን ጽኑዑን ተግባራት ተኣማንነት እዩ ዝፍጸም እዚ ዕዮ እዚ ኸኣ ንዅላትና ኣጸቢቑ ዘገድሰና ምዃኑ ይገልጹ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዘይፍትሓዊ ተግባራት ካብ ጉጉይ ምርጫታት ውልቀ ሰባት ጥራይ ዘይኮነስ ካብቲ ዘይማዕርነት ዘምጽእ መዋቅርን ኣሰራርሓታትን ቁጠባውን ባህላውን ስርዓታት እውን እዩ ዝመጽእ ከምኡ እውን ምዕባለ ክበሃልን ከሎ ንገሊኦም ሃለኽቲ ነገራት ዘብዝሕ ነቲ ወጻኢታትን ጾርን ከኣ ናብ ካልኦት ዘሰክሞ እንተ ደኣ ኮይኑ ወይ ከኣ ንብምሉኦም ዞባታት ናብ ትሕቲ ቕጽጽሩ ዘእትዎም እንተ ኮይኑ ብሓቂ ሰብኣዊ ኣይኮነን እቲ ዘሕዝን ከኣ እዚ ነገራት እዚ ሎሚ ኣብ ዓውዲ ሓደስቲ ቴክኖሎጂያዊ ምህዞታትን ዝጠልብዎ ቀረብን ይፍጸም ምህላው እዩ ይብሉ እታ ዓዋዲት መልእኽቲ መሰረታዊ ስርዓት ናይ ብሕቲ ዋንነት ኣድላዪ ማሕበራዊ ግደ ከም ዘለዎን ብቤተ ክርስቲያን ከም ዝድገፍን ትገልጽ ሎሚ ኣብ መንጎ እቲ ንዅላትና ተባሂሉ ዝተዳለወ ንብረት ከም መምርሒ ፍቓድ ስነ ሓሳባዊ ቀመር ዲጂታላዊ መድረኽ ቴክኖሎጂያዊ ትሕተ ቕርጺ ሓበሬታ ዝኣመሰሉ ሓደስቲ ዓይነት ንብረት ከነጠቓቕልል ኣለና ብምባል ሓድሽ ዓይነት ምፍልላይን ናጽነትን ንኸይፍጠር ወይ ሱር ንኸይሰድድ ንምክልኻል እዩ ቴክኖሎጂ ቀሊል መሳርሒ ኣይኮነን ኩሉ ነገር ዝፍረደሉ መዐቀኑ ምስ ኮነ እንታይ ኣገዳሲ ምዃኑን እንታይ ክድርበ ኸም ዝኽእልን ክውስን ይጅምር። ንደቂ ክሳብ ከዓ ኣብቲ ዝያዳ ስሉጥነት ዝመርሕ ስርዓት ናብ ተራ መንኰርኰር የውርዶም ክብሉ ኣጠንቂቖም። ሎሚ ኣብ ልዕሊ መድረኻትን ትሕተ ቕርጽን ሓበሬታን ሓይሊ ቅማርን ምቁፅጻር ኣብ መንግስታት ዘይኮነስ ኣብ ዓበይቲ ቁጠባውን ቴክኖሎጃውን ትካላት ዝተመርኰሰ ምዃኑ ይገልጹ። እዘን ኩባንያታት እዚኣተን ናይ ምርካብ ኩነታትን ናይ ምርኣይ ሕግታትን ተኽእሎ ናይ ተሳትፎን የቑማ። ስለዚ ኣቦና ርእሰ ሊቃነ ጳጳሳት ከምዚ ዝኣመሰለ ስልጣን ኣብ ኢድ ሒደት ሰባት ምስ ዝኣቱ ዘይንጹር ይኸውን። ካብ ህዝባዊ ቁፅፅር ከዓ የምልጥ። እዚ ከዓ ሓድሽ ምፍልላይን ምትላልን ዘይማዕርነትን ዘምጽእ ዝተዘናብዐ ዓይነት ምዕባለ ከስዕብ ይኽእል እዩ ይብሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ቐጺሎም። ካብቲ ፍትሓዊ ውግእ ዝብል ክልሰ ሓሳብ ሓሊፍካ ምስጋር ኣድላይ ምዃኑ ብምግላጽ ዝኾነ ይኹን ስነ ሓሳባዊ ቀመር ንውግእ ብስነ ምግባራዊ መዳይ ተቐባልነት ክህቦ ኣይክእልን እዩ ብምባል ኣብ ውግእ ሰብ ሰርሖ ኣስተውዕሎ ምጥቃም ጽኑዕ ስነ ምግባራዊ ቀይድታት ክግበረሉ ጻውዒት ኣቕሪቦም። ሰብ ሰርሖ ኣስተውዕሎ ንምስልታትን ትሕዝቶን ምቁፅጻር ህዝባዊ ርእይቶ ኣብ ምቕራጽ ወሳኒ ረቋሒ ኮይኑ ኣሎ። እዚ ድማ ንሓቂ ካብ ሓሶት ንምፍላይ ኣዝዩ ኣጸጋሚ ይገብሮ። ብዛዕባ ዕዳጋ ስራሕ እውን ብዙሕ ዘይተፈልጠ ነገራት ኣሎ። ኣብዚ መዳይ እዚ እታ ዓዋዲት መልእኽቲ ኣብ ዘይረአ ኢድ ናይቲ ዕዳጋ ጥራይ ክንውከል ከም ዘይከኣል ተዘኻኽር። ፖለቲካዊ ስርዓታት ንቁጠባውን ቴክኖሎጃዊ ለውጥን ናብ ሓባራዊ ረብሓን ክብሪ ስራሕን ማሕበራዊ ውህደትን ጥቕምታት ሓደሽቲ ምህዞታት ብፍትሓዊ መንገዲ ንምክፍፋል ናይ ምምራሕ ዕማም ኣለዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ከዓ ብምልኣት ኣይኮነን ዝነጽግዎ ዘለዉ እኳ ደኣ ብዙሕ ኣወንታዊ መደያትን ብዙሕ ጠቓሚ ዕዮ ናይ ሰብ ሰርሖ ኣስተውዕሎን ጠቒሶም ኣለዉ። እዚ ኸምዚ ኢሉ እንከሎ ግን ብዛዕባ እቲ ሰብ ሰርሖ ኣስተውዕሎ ንጽቡቕ ወይ ንሕማቕ ዕላማ ከም ዝጥቀምሉ ስነ ምግባራዊ ሕቶ ንምሕታት እኹል ከም ዘይኮነ ገሊጾም ኣለዉ። ኣቐዲምካ ጣልቃ ምእታው ከምኡውን ሓደ ስርዓት ብኸመይ ከም ዝተነጥፈን ብዛዕባ ሰብን ማሕበረሰብን እንታይ ዓይነት ሓሳብ ከም ዝተጻሕፈን ምሕታት ኣገዳሲ ምዃኑ እውን ገሊጾም ኣለዉ። በዚ ምኽንያት እዚ ድማ ብቁዕ ሕጋዊ መሰረትን ናጻ ዝኾነ ናይ ምቁፅጻር ኣካላትን ንተጠቀምቲ ምምሃርን ልዕሊ ዅሉ ድማ ዕዮኡ ዘይሓድግ ፖለቲካዊ ስርዓት ክግበር ጻውዒት ኣቕሪቦም። ስለዚ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰብ ሰርሖ ኣስተውዕሎ ዘይዕጥቃዊ ክንገብሮ ኣለና። እዚ ማለት ከዓ ቴክኒካዊ ስልጣን ንዅሉ ናይ ምምሕዳር መሰል ከም ዝህቦ ንዝገልጽ ክንድርቶ ኣለና። ነዚ ክንገብር እንከለና ግን ንቴክኖሎጂ ንምሕዳግ ዘይኮነስ ንደቂ ሰብ ንኸይቈጻጸሮምን ንዘተ ክፉት ንምግባሩን እዩ። ንሰብኣውነትና ኣብ ክንዲ ንሓድግ ነቲ ኣምላኽ ማሕደሩ ዝገበረሉ ዕብየት ደቂ ሰብ ክንምስክር ኣለና ይብሉ።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ቁጠባዊ ምንቁልቋል ኤውሮፓ ኣብ መንጎ ወለዶታት ዘሎ ምትሕግጋዝን መጽሕ ሕብረተሰብን ኣብ ሓደጋ ዘእቱ ምዃኑ ብምጥንቃቐ ንኣባይቲ ስድራን ክብሪ ደቂ ሰባትን ዳግማይ ደገፍ ክግበር ንኣባላት ባይቶ ሕብረት ኤውሮፓ ኣብ ዘስምዖም መደረ ጻውዒት ኣቕሪቦም ነቲ ኣብቲ ሃገርና ዓበየ ዝኸይድ ዘሎ ማሕበራውን ባህላውን መኻንነት ክስዕሮ ዝኽእል ንኣባይቲ ስድራ ሓድሽ ጽድያ ጥራይ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን ንመበል 14 መራሕቲ ኤውሮፓ ብሰንኪ ታሪክ ጥራይ ዘይኮነ ብሰንኪ እርጋን ብዝሒ ህዝባ ኣረጊት ኣህጉር ክትከውን ኣብ ዝገብረ ሓደጋ ከም ዘሎ ኣጠንቂቖም መራሕቲ ኤውሮፓ ነቲ ኣብቲ ኣህጉር ዘሎ ቅልውላው ብዝሒ ህዝቢ ንኣባይቲ ስድራ ኣብ መንጎ ወለዶታት ዝግበር ምትሕግጋዝን ክብሪ ሂወት ደቂ ሰባትን ዳግማይ ደገፍ ብምግባር ክገጥምዎ ኣብ ሃገረ ቫቲካን ኣባላት ባይቶ ሕብረት ኤውሮፓ ተቐቢሎም ኣብ ዘስምዖ መደረ ዓዲሞም መነካይ መጠን ውልደትን ዕድመ ምድፋእ ብዝሒ ህዝብን ንሚልዮናት ሰባትን ኣባይቲ ስድራን ግብራዊ ትርጉም ዘለዎ ህፁፅ ብድሆ እንክብሉ ከም ዝገለጽዎ ዜና ቫቲካን ኣፍሊጡ። ብዝሒ ህዝቢ ሕቶታት ናብ ቁፅሪ ጥራይ ከውርድ ከም ዘይክእል ርእሰ ሊቃነ ጳጳሳት ኣስሚሮም ስነ ህዝቢ መረዳእታ ጭብጥታት ጥራይ ዘይኮነስ ብዛዕባ ኣቦነት ኣደነትን ቆልዑን ዝዛረብ እውን እዩ ቢሎም ቆልዑ መጻኢ እዮም ከም ዝበሉ ዝሓበረ ዜና ቫቲካን አስዒቡ ንነፍሴር ርእሰ ሊቃነ ጳጳሳት ፍራንቸስኮ ብምጥቃስ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኤውሮፓ ብሰንኪ እርጋን ኣረጊት ኣህጉር ትኸውን ኣላ ዝብል ዘቕረቦ ስክፍታን ነቲ ለበዳ ፅምዋ እንክብሉ ዝገለፅዎ ብምዝካር ምንቁልቋል ስነ ህዝቢ ማሕበራዊ ሳዕብን ከም ዘለዎ ኣነፂሮም ሓቀይናን ዘላቕን ምዕባለ ኣብ መንጎ ወለዶታት ኣብ ዘሎ ሓድነት ከም ዝምርኮዝ ብምዝኽኻር ከምዚ ዝኣመሰለ ሚዛን ኣብ መላእ ኤውሮፓ እናነከየ ይኸይደ ኣሎ እንክብሉ ከም ዘጠንቀቁ ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዝሓለፈ 10ታት ዓመታት ምድካም ክርስትያናዊ ሱር ኤውሮፓ ኢሎም ዝገለፅዎ ርእቶ እናሓሰቡ ነቲ ንመስረቲ ትካላት ኤውሮፓ ዝመርሕ ዝነበረ ክርስትያናዊ ምትብባዕ ምንጻግ ብዙሓት ናይ ምውላድ መሰል ስለ ዝተነፍጎም ጥራይ ዘይኮነስ መብዛሕትኡ ግዜ ንመጻኢ ንምግጣም ዘድሊ ንዋታውን ባህላውን መሰረት ክረኽቡ ስለ ዘይክእሉን እዚ ድማ ንፅንኩር ናይ መኻንነት ኩነታት ኣበርክቶ ከም ዝገበረ ገሊፆም ርእሰ ሊቃነ ጳጳሳት ነቲ ኣብ ገለ እዋናዊ ስርዓታት ንኣባይቱ ስድራ ዝድግፍን ብተመሳሳሊ ኣድልዎ ኣብ ልዕሊ ኣደነት ዘስፍሕን ምንፃል ጥንሲ ከም መሰል ዝድግፍን ንመሰረት ናይቲ ስድራ ቤት ናይ ምምስራት ድሌት ዘዳኽምን ዝብሉ ተገራጫዊ ኣገባባት ነቒፎም ማዕረ ማዕሪኡ ድማ ንስነ ብዝሒ ህዝቢ ኣባይቲ ስድራ ሕዳሴ ንምድጋፍ ንዝሰርሑ ተበግሶታትን ትካላትን ምስጋናኦም ከም ዘቕረቡ ዜና ቫቲካን ኣፍሊጡ ቅዱስ ኣቦና ነቲ ናይ መካንነት ብዙሕ ህዝቢ ብድሆ ኣብ መንጎ ፖለቲካዊ ትካላትን ናይ ስነ ትምህርቲ ተቋማትን በርገፃዊ ሕብረተሰብን ብምትሕብባር ክፍታሕ ከም ዘለዎ ኣትሪሮም ብምምልካት ነቲ ናይ ስነ ህዝቢ ሕቶ ንስነ ሰብኣውን ማሕበራውን ቁጠባውን መጻኢ ኤውሮፓ ወሳኒ ምዃኑ ኣስተብሂሎም ንክርስትያን ከምዘይንፀል ክፍል በርገፃዊ ሕብረተሰብ ዘጠቃልል ዘተክግበር ኣተባቢዖም ኣብ ማእከል ዝኾነ ይኹን ነባሪ ፍታሐ ክብረት ነፍስ ወከፍ ሰብን መሰረታዊ ግደ ስድራ ቤትን እዩ እንክብሉ ኣስሚሮም ንኣስተምህሮ ቅዱስ ዮሃንስ ጳውሎስ ዳግማዊ ብምዝካር ነታ ስድራ ቤት ኣብ መንጎ ሰብኣይን ሰበይትን ኣብ ተኽሊል እተመስረተ መጀመርታን መተካዕታ ዘይብሉን ቤት ትምህርቲ ማሕበራዊ ሂወት እንክብሉ ገሊፆም ስርዓታት ንስድራ ቤታት ኣብ ማሕበራውን ፖለቲካውን ባህላውን ሂወት ንጡፍ ተሳትፎ ከደልድሎ ኣለዎ በዚ ከምዚ ድማ ካብ መጠኒ ላዕሊ ጣልቃ ምእታው መንግስትን ሱር ዝሰደደ ውልቃውነትን ከወግድ ኣለዎ ከም ዝበሉ ዜና ቫቲካን ይሕብር ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘስምዖም መደረ ራእይ ቤተ ክርስትያን ናብ ሕሉፍ ማሕበራዊ ቅጥዕታት ንምምላስ ዝደሊ ዘይኮነስ ሕብረተሰብ ብዛዕባ ሂወት ደቂ ሰባትን ሕብረተሰብን መፃ ወለዶታትን ዝምልከት መሰረታዊ ሕቶታት ኣብ ዝገጥመሉ እዋን ክመርሕ ዝኽእል ነባር መትከላት ዘቐርብ ምዃኑ ኣነፂሮም ኣብ መንጎ ፈደራላዊ ካቶሊካውያን ማሕበራት ኣባይቲ ስድራ ኣብ ኤውሮፓን ሽማግለ ጉባኤታት ጳጳሳት ሕብረት ኤውሮፓን ዘሎ ጥምረት ሰብኣዊ ክብርን ሓበራዊ ረብሓን ንምድንፋዕ ዝዓለመ ፍረ ናይ ዘለዎ ምትሕብባር ኣብነት ምዃኑ ኣጉሊሖም ንቕልውላው ስነ ህዝቢ ንምፍታሕ ናይ ብሓቂ ሰብኣዊ መገዲ ክኸፍት ይኽእል እዩ ናብ ናይ ሓባር ረብሓ ከምኡውን ናብ ሰናይ ሂወት መፃ ወለዶታት ዝቐንዐ ቢሎም ቅዱስ ኣቦና ብሓቂ ንቤተሰብ ዝኸውን ሓደሽ ፅድያ ጥራይ እዩ ነቲ ናይ ክረምቲ ቁሪ ናይቶም ብዕድመ ዝደፍኡ ህዝብና ክቕይሮ ዝኽእል እንክብሉ መደረኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ

0: ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት ምርብ ቋንቋ ትግሪና ሰላምታና ናቀርብ። ናይ ሎም ዕለት 28 ግንቦት 2016 ዓመተ ምሕረት ናይ ሩሰሊካን ጳጳሳት ዮን መበል 14 መራ ፍጻሜታት ሩሰሊካን ጳጳሳት ዮን መበል 14 ኣብ ምስርን ኦማንን ናይ ቅዱስ መንበር ሓዋርያ ልኡኽ ኣብ ጉባኤ ሃገራት ዓረብ ናይ ቅዱስ መንበር ወኪል ናይ ኤችላኖስ ጁም ሊቀ ጳጳሳት ኒኮላስ ሄንሪ ማሪ ደኒስ ቴቪኒን ኣብ ታይላንድን ካምቦጃን ናይ ቅዱስ መንበር ሓዋርያ ልኡኽ ኣብ ላኦስ ናይ ቅዱስ መንበር ወኪል ናይ ማርቻኖፖሊ ስዩም ሊቀ ጳጳሳት ፒተር ብሪያን ዌልስ ናይ ቅዱስ መንበር ላዕለዋይ ቤት ጽሕፈት ጉዳያት ስብከተ ወንጌል ዝሓሊ ዘሰናዶ ዓመታዊ ሙሉእ ሓፈሻዊ ጉባኤ ተጋባ እያን ተቐቢሎም ከም ዘዘራረቡን ቃለ ምዕዳን ከም ዝለገሱ ናይ ቅዱስ መንበር ዜናን ክፍሊ ማሕተሙን መግለጺ ኣፍሊጡ። ናይ ሎም ዕለት 28 ግንቦት 2016 ዓመተ ምሕረት መደብ ፈነወና ክሊያወር ክብ ርእሰ ሊቃነ ጳጳሳት ዮን መበል 14 ምስ ናይ ስፓይና መራሒ መንግስቲ ፔድሮ ሳንቸዝ ርእሰ ሊቃነ ጳጳሳት ዮን መበል 14 ነቲ ኣብ ኢጣልያ ከተማ ሳን ጆቫኒ ሮቶንዶ ዝርከብ ብቅዱስ ፒዮ በዓል ፔትራልቺና እተመሰረተ ትካል መእለይ ኣብ ስቃይ ዝርከቡ ፅጉማት ብሓድሽ መንፈስ ዘነቃቅሕ ዘመሓላለፎ ሓድሽ ውሳኔ ፕሮፌሰር ኣና ኦርላንደስ ኣብ ሓዳስ ናይ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ዮን መበል 14 ዓወዲት መልቅቕቲ ኣመልኪታ ምስ ዜና ቫቲካን ዘካየደቶ ቃለ ማሕትት ጉባኤ ካቶሊካውያን ጳጳሳት ኤርትራ ብምክንያት ዕረፍቲ ኣባ ሃይለ ተስፋ ማርያም ዘመሓላለፎ ናይ ሓዘን መግለፂ መልቕቲ ማሕበር ንኡሳን ኣሓው ካፑችን ኤርትራ ዘመሓላለፉልና ታሪክ ሂወት ናይቶም ዝሓለፈ ሰሙን ዝዓረፉ ሓው ዳምያኖ ኣርዳዲ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትና ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ዮን መበል 14 ኣብ ወርሒ ሰነ ናብ ስፓይና ቅድሚ ከካይዶ ዝኾነ ሓዋርያዊ ጉዕዞ ዕለት 27 ግንቦት ነቕዖም ምብፃሕ ሃገረ ቫቲካን ንዝኣተወ ናይ ስፓይና መራሒ መንግስቲ ፔድሮ ሳንቸዝ ፔረዝ ካስቲኾን ኣብ ሕርያም መንበሮም ተቐቢሎም ከም ዘዘራረቡ ናይ ቅዱስቲ መንበር ዜናን ክፍል ማሕተሙን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ዮን መበል 14 ኣብ ወርሒ ሰነ ናብ ስፓይና ቅድሚ ከካይድዎ ዝኾነ ሓዋርያዊ ጉዕዞ ዕለት 27 ግንቦት ንወቅዖም ምብፃሕ ሃገረ ቫቲካን ንዝኣተወ ናይ ስፓይና መራሒ መንግስቲ ፔድሮ ሳንቸዝ ፔረስ ካስቴኾን ኣብ ሃገረ ቫቲካን ተቐቢሎም ከም ዘዘራረቡ ዝሓበረ ናይ ቅዱስቲ መንበር ዜናን ክፍል ማሕተሙን መግለፂ ኣስዒቡ መራሒ መንግስቲ ስፓይና ካብ ቅዱስነቶም ተሰናቢቱ ብናይ ቅዱስቲ መንበር ጉዳያት ርክብ ምስ ሃገራትን ኣህጉራውያን ትካላትን ዋና ፀሓፊ ሊቀ ጳጳሳት ፖል ሪቻርድ ጋላገር ምዝተሰነዩ ምስ ናይ ቅዱስቲ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ከም እተረኸቡን ኣብዚ ዳሕርዋይ ክሊኣዊ ርክብ ኣብ መንጎ ቅዱስቲ መንበርን ስፓይናን ዘሎ ሰናይ ርክብን ከምኡ እውን ብዛዕባ እቲ ምልክት ሰናይ ዝምድና እንክቡ ዝገለፅዎ ቅዱስ ኣቦና ኣብ ቀረባ እዋን ኣብ ስፓይና ከካይድዎ ዝኾነ ጉዕዞ ዕግበት ከም ዘጉልሐ ኣመላኺቱ ኣብ እተፈላለዩ ኩርናዕ ዓለም ዝካየድ ዘሎ ግጭታትን ዘምፆ ሳዕቤን ስደት ኣገዳስነት ብዝሓጎናውነትን ኣህጉራዊ ሕጊ ምኽባርን ከምኡ እውን ንሰላም ንምድጋፍ ቀጻሊ ህፁፅ ኣድላይነት ዘጠቓልል ሓያሎ ኣህጉራዊ ጉዳያት ማእኪሎም እውን ከም እተመያየጡ ኣፍሊጡ። ብተወሳኺ እውን ኣብ መንጎ ቤተ ክርስቲያንን ሰበስልጣን መንግስትን ከምኡ እውን ኣብ መንጎ እተፈላለየ ተዋፅኦታት በርገሳውያን ሕብረተሰብ ኣብ ሓበራዊ ምክብባርን ሓበራዊ ረብሓ ንምንፋዕን ዝዓለመ ፍረ ዘለዎ ዘተ ምምዕባል ዝኣመሰለ ሓበራዊ ተገዳስነት ዘለዎ ጉዳያት ማእኪሎም እውን ከም እተመያየጡ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ዮን መበል 14 ነቲ ኣብ ኢጣልያ ከተማ ሳን ጆቫኒ ሮቶንዶ ዝርከብ ብቅዱስ ፒዮ በዓል ፔትራልቺና ተመሰረተ ትካል መእለይ ኣብ ስቃይ ዝርከቡ ፅጉማት ብሓድሽ መንፈስ ዘነቃቀ ሓድሽ መርሕነት ሽማግለ ክቐውም ዝእዝዝ ብኢሎም ዝፅሓፍዎ ሰነድ ዕለት 27 ግንቦት ወግዓዊ ከም ዝኾነ ናይ ቅዱስቲ መንበር ዜናን ክፍል ማሕተሙን መግለፂ ኣፍሊጡ። ኣብ ስቃይ ንዝርከቡ ንምድጋፍን ካብ ስቃዮም ንምንጋፍን ካብ ሰናይ ድላይ ቅዱስ ፒዮ በዓል ፔትራልቺና ና አበ ከተማ ሳን ጆቫኒ ሮቶንዶ ዝተመሰረተ አብይ ማዕከል ክንክንጥና ኢጣሊያ ንሓድሽ ምዕራፍ ተሓድሶ ይዳሎ ምህላው ክሕበርን ከሎ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንብቕዕነቱን ኣድማዕነቱን ንነዊሕ እዋን ዘላቕነቱን ንምሕያል ዝበለፁ መፍትሕታት ንምልላይ ስልጣን ዘለዎ ሓድሽ ኣንፈትን ምክትታልን ናይቲ ትካል መእለይ ህሙማን ዘጣይስ ሽማግለ ክኸውን ዝእዝዝ ብኢዶም ፅሓፎ ሰነድ 27 ግንቦት ወግዓዊ ከም ዝኾነ ናይ ቅድስቲ መንበር ዜናን ክፍል ማሕተምን መግለፂ ኣፍሊጡ እዚ ሓድሽ ኣመሓዳሪ ሽማግለ ብህየንተ ቤት ፅሕፈቶ ናፅሓፍ ጉዳያት ቁጠባ ቅድስቲ መንበር ማክሲሚኖ ካባሌሮ ሌዶ ዝምራሐ ኮይኑ ብናይ ቤት ፅሕፈት ምሕደራ ውርሻታት ሃዋርያዊ መንበር ዋና ፀሓፊ ፋቢዮ ጋስፐሪኒ ክውደብ ምዃኑ ቅዱስ ኣቦና ኣብቲ ዘመሓላለፎ ውሳኔ ብምምልካት ናይ ቅድስቲ መንበር ትኩ ዋና ፀሓፊ ሊቀ ጳጳሳት ፓውሎ ሩዴሊ ኣቦ መንበር ቤት ምሕደራ ውርሻታት ሃዋርያዊ መንበር ሊቀ ጳጳሳት ጆርዳኖ ፒቺኖቲ ከምኡ እውን ናይ ስበኻ ፎጃን ቦቪኖን ሊቀ ጳጳሳት ጆርጆ ፌሬቲ ናይቲ ሽማግሌ ኣባላት ዶክተር ቤንጃሚን ኤስቴቨስ ኮሚንገስ ዶክተር ጂኖ ጉሚራቶን ኣቃቢ ሕጊ ኣሌሳንድሮ ኣያናን እውን ግብረኣዊ ሽማግለ እንክብሉ ከም ዝሰመይዎም ናይ ቅድስቲ መንበር ዜናን ክፍል ማሕተምን መግለፂ ኣፍሊጡ እቲ ውሳነ ሃዋርያዊ መንበር ንስራሕ ግብረ ሰናይ ዘለዎ ፍቕርን ዓበይቲ ትካላት ንተልእኽአን እሙናት ኮይነን ክቕፅላ ናይ ለውጢ ብድሆታት ክገጥማ ክኽእላ ካብ ዝብል ንቕሓት ዝተበገሰ ኮይኑ እዋናዊ ፍልቀት ደጥበባዊ ሕጋውን ቁጠባውን ንተልእኾ ቤተ ክርስትያን ቅድሚ ብድሆ ቀጻለ ምሕዳስ የቐምጦ ብፍላይ ኣብቲ ረኣይን ወፍርን ጥንቁቕ ምሕደራን ዝሓትት ጽላት ክንክን ጥዕና እንክብሉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ብኢዶም ዝፀሓፉ ናይ ውሳኔ ሰነድ ብምምልካት ካብዞም ትካላት እዚኦም ብመንፈሳውነትን ተክለሰብነትን ናይቲ ቅዱስ መስራቲኡ ተደሪኹ ንህሙማንን ነጋድያንን ኣባይቲ ስድራኦምን በጻሕትን ምቕባልን ሓገዝን ክንክንን ንምሃብ ዝተመስረተ ካብ ስቓይ ዘናግፍን ነቲ ኣብ ስቓይ ዝርከብ ሰብ ዘሰኒይን እዩ ሰሊቃነ ጳጳሳት ልዮን መበል 14 ነዚ ብድሆን ምግጣምን ንምቕባልን ሽማግለ ኣንፈትን ምክትታልን ናይቲ መእለይ ህሙማን ትካል ዕዮ ቅዱስ ፒዮ በዓለ ፔትራልቺና ከምኡ እውን ንትህልው ኩነታት እቲ ትካል ንምምርማር ዝያዳ ብቕዓት ኣድማዕነት ነባሪ ቐጻልነትን ዕዮኡን ተልእኾኡን ንምምሕያሽ ዘበቅዕ ብሉፅ መፍትሒ ምልላይ ከምኡ እውን ነቲ በዚ መገዲ እዚ እተፈልጠ መፍትሕታት ጭቡጥ ምግባርን ዝብል ምዃኑ ዝሓበረ ናይ ቅዱስ መንበር ዜናን ክፍል ማሕተምን ቤት ፅሕፈት ዝጠቐሰ ዜና ቫቲካን እቲ ሽማግለ ኣብ ኩሎ መዳያት ቁጠባዊ ውርሻውን ኣሰራርሓን ኣድላይ ስጉምትታት ትራን ፍልይ ዝበለን ስጉምትታት ንምውሳድን መመሕዳራዊ ተግባራት ንምፍፃምን ምሉእ ዓቕሚ ሒዙ ክዓይ ምዃኑ ይሕብር ቅድሚ ዝኾነ ይኹን ፍሉይ ኣገዳስነት ዘለዎ ውሳነን ብዝኾነ ይኹን መገዲ ድማ ቅድሚ ፍሉይ ትርጉም ዘለዎም ተግባራት ወይ ኣብ ንብረት ትትካል ወሳንን ርእዩ ጽልዋ ዘለዎም ተግባራት ቅድሚ መቐባሉ ወይ ስርዓተ ሕጊ ምምሕያሽ ብቐጥታ ናብ ርእሰ ሊቃነ ጳጳሳት ጸብጻብ ዝህብ ከም ዝኸውንን ቤት መናገፊ ካብ ስቓይ ካብ ጭቡጥ እምነት ቅዱስ ፒዮ ዝተበገሰን ምሕብሓብ ኣካል ዘይነጻጸል ኣካል ክርስትያናዊ ተልእኾ እዩ ካብ ዝብል እምንቶ ዝነቐለን ኮይኑ ሎሚ ድሕሪ 10 ዓመታት እዚ ምስትውዓል እዚ ህሉ ኮይኑ ይቕፅል ምህላው ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ብኢሎም ጽሓፎ ናይ ውሳኔ ሰነድ ኣረጋጊፆም እዚ እውን ናይ ሓልዮት ምልክት እዩ ቢሎም ቅዱስ ፒዮ በዓለ ፔትራልቺና ዝሓመመ መንፈሳዊ ነጋዲ ወይ ኣባለ ኣባይቲ ስድራ ነጋድያን ህሙማን ብዘይ እንግዶትን ሓገዝን ከይተርፉ ዝብል ዓይነት ሓልዮት ምዃኑ ኣብሪሆም ቤት መናገፊ ካብ ስቓይ ዳግም ብዝተሓደሰ መንፈስ ምስጓም ንመስራቲ ንተልእኾ ናይቲ ስራሕ ከምኡ እውን ንኩሎም እቶም መዓልታዊ ፈውስን ተስፋ ንደልዮም በቲ ናይቲ ቤት ሕክምና መዓፁ ዝሓልፉ ናይ ተኣማንነት ተግባር ዝውክል ምዃኑ እውን ከም ዘጉልሑ ዜና ቫቲካን ኣፍሊጡ
1: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ኣብ መንበረ ጥበብ ዱርሃም እተገልግል ክብርቲ ፕሮፌሰር ኣና ሮናልደስ ሊቕ ስነ መለኮት ምስ ዜና ቫቲካን ኣብ ዘካየደቶ ቃለ ምሕትት ንረብሓታትን ሓደጋታትን ናይዚ ዘለናዮ ዘመን ሰብ ዝሰርሑ ኣስተውዕሎት ብምጥቃስ እዛ ዓዋዲት መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነባር ዝኾነ ጽልዋ ከም ዝህልዋ ብምግላጽ ሓያል መልእኽቲ ኣመሓላሊፋ ብዛዕባ እዚ ጉዳያት እዚ ክንሓስብ ንጅምረሉ ጽባሕ የለን ትብላና ሮናልደስ ኣብ ሕቡራት መንግስታት ዓዲ እንግሊዝ ኣብ ዝርከብ መንበረ ጥበብ ዱርሃም ናይ ስነ መለኮት ሊቕን ፕሮፌሰር ኮይና ተገልግል ዘላ ክብርቲ ኣና ሮላንደስ ነዛ ሓሳባት እዚ ኣብቲ ምስ ዜና ቫቲካን ዘካየደቶ ቃለ ምሕትት እያ ዘካፈለት። እቲ ብዕለት 25 ግንቦት ኣብ ሃገረ ቫቲካን ዝቐረበ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘሰናደውዎ ብዛዕባ ዕቑባ ሰብኣዊ ኣካል ኣብ መዋእል ሰብ ዝሰርሖ ኣስተውዕሎት ዝገልጽ ግሩም ሰብኣውነት ዘርእስቱ ናይ መጀመርታ ዓዋዲት መልእኽቲ ቅዱስነቶም ድሕሪ ምእዋጃ ኣብ ዘካፈለቶ ሓሳባት ነዚ ነጥቢ እዚ ኣጉልሐት። እቲ ብዕለት 15 ግንቦት ብርእሰ ሊቃነ ጳጳሳት ልዮን መበል 14 እተኸተመ ሰነድ ማለት መበል 135 ዓመት ዝኽሪ ናይቲ ርእሰ ሊቃነ ጳጳሳት ልዮን መበል 13 ዘሰናደውዎ ዝኽሪ ታሪኻዊት ዓዋዲት መልእኽቲ ሓደስቲ ነገራት ንምፅምባል ኣብ ሃገረ ቫቲካን ኣብ ዝርከብ ሓድሽ ኣዳራሽ ጉባኤ ሲኖዶስ ብዕሊ ኣብ ቅድሚ ርእሰ ሊቃነ ጳጳሳት ተኣወጀት። ፕሮፌሰር ኣና ሮላንደስ ሓንቲ ካብቶም ኣብቲ ስርዓተ ምርቓ እዛ ሰነድ መደረ ዘቕረቡ ዕዱማት ኮይና ኣብ ጎኒ ብፁእ ካርዲናል ቪክቶር ኣማኑኤል ፈርናንደስ ህየንተናይቲ ብዛዕባ ጉዳያት ዓንቀጽ እምነት ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ብፁእ ካርዲናል ማይክል ቸርኒ ህየንተናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ክሪስቶፈር ኦላህ ተሓባባሪ መስራቲ ኣንትሮፒክስ ትካል ሰብ ዝሰርሖ ኣስተውዕሎትን ሓላፊ ምርምር ትርጉማት ሰብ ዝሰርሖ ኣስተውዕሎትን ከምኡውን ክብርቲ ፕሮፌሰር ሊዮካዲ ሉሹምባ መምህር ፖለቲካዊ ስነ መለኮትን ማሕበረሰባዊ ትምህርቲ ካቶሊካዊት ቤተ ክርስቲያንን ኣብ መንበረ ጥበብ ሳንታ ክላራ ካሊፎርኒያ ብምዃን ተሳተፈት። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ኣባኡ ተረኽቡ ንዝለገስዎ መደረ ቅድሚ ምቕራቦም ሐዋርያዊ ቡራኪኦም ቅድሚ ምክፋሎምን ድማ ብፁእ ካርዲናል ፔትሮ ፓሮሊን ዋና ጸሓፊ ቅድስቲ መንበር መኽፈቲ መደረ ኣቕረቡ። ፕሮፌሰር ሮናልደስ ደድሕሪ እቲ ፍጻሜ ዜና ቫቲካን ኣብ ዘካፈለቶ ሓሳባት ነዛ ሓዳስ ዓዋዲት መልእኽቲ ርእሰ ሊቃነ ጳጳሳት ብክልተ ቀንዲ ምኽንያታት ኣዝያ ኣገዳሲ ኣበርክቶ ዘለዋ ሰነድ ከም ዝኾነት ገለጸት። እቲ ቀዳማይ ደቂ ሰባት ብዛዕባ እቲ ኣብቲ ሰነድ ተጠቕሰ ቴክኖሎጂያዊ ጉዳያት ዓሚቑን ህጹጽነትን የጋጥሞም ከም ዘሎ ገለጸት። ብዛዕባ እዚ ጉዳያት እዚ ክንሓስብ እንጅምረሉ ጽባሕ የለን፣ ምኽንያቱ እቲ ኣብ ስራሕ ኣብ ሰራሕተይናታት ኣብ ስደተይናታት ኣብ ስድራ ቤታት ኣብ ፖለቲካዊ ሕብረተሰብ ከምኡውን ኣብ ዓለም ለኻዊ ግጭታት ዘለዎ ጽልዋ ሕጅን ትማልን ጽባሕን እውን ክቕጽል እዩ ብምባል ኣጠንቀቐት። እዚ ከምዚ ኢሉ እንከሎ ብዙሓት ሰባት ብዛዕባ ሰብ ዝሰርሖ ኣስተውዕሎት ንዝተሓሓዝ ሕቶታት ንምስታፍ እርግጸይናታት ከም ዘይኮኑ ወይ ብቑዓት ከም ዘይኮኑ ኣፍልጡ ሃበትሉ። ብገለ መንገዲ ቅዱስ ኣቦና ድማ ነዚ ሓሳብ እዚ ኣብቲ ሰነድ ይጠቕስዎ፣ ምናልባት ካልእ ሰብ ብዛዕባ እዚ ነገራት እዚ ክሓስብ ይኽእል እዩ ዝብል ተስፋ እውን ኣሎና በለት። እንተኾነ ግን ብዛዕባ እዚ ጉዳያት እዚ ክንሓስብ ኣሎና፣ ብሓባር ድማ ክንሓስብ ኣሎና በለት። እዛ ሊቅ ስነ መለኮት ሓደ ካብቲ ቐንዲ ዘተሓሳስባ ነገር እንተኣልዩ ብፍላይ ድማ ድምፂ ናይቶም ኣዝዮም እተገለሉን በቲ ናይ ቀመራዊ ምዕሪት ኣሊጎሪዝም ስርዓታትን ዲጂታል ኣድማስን ሰብ ዝሰርሖ ኣስተውዕሎትን ኣብ ዘሎ ዓለምን ብቐዳምነት ዝስምዓሉ ሓባራዊ ባይታ ብኸመይና ንፈጥር ክትብል እውን ተሓትት። እዛ ሓዳስ ዓዋዲት መልእኽቲ እዚ ድምፂ እዚ ንሓባራዊ ረብሓ ንምድንፋዕ ኣብ ዝግበር ዝኾነ ይኹን ዝርርብ ማእከል ክኸውን ከም ዘለዎ እውን ኣትሪራ ትገልጽ። ፕሮፌሰር ሮላንደስ ብዛዕባ ደቂ ሰብ ዓሚቕ ስነ ምግባራውን መንፈሳውን ሕቶታት ኣብ ልዑል ዓለም ለኻዊ መድረኽ ፍሉይ ድምፂ ዘጉልሕ እዩ ትብል። ቅዱስ ኣቦና ንሕብረተሰብ ብዛዕባ መሰረታዊ ሕቶታት ንኸስተንትኑ ሓደ ብድሖ ከም ዘቕረቡ እውን ገለጸት። ሂወት ሰብ እንታይ ኢልና ኢና ንሓስብ ዘለና? ንሕና ከም ሰባት መጠን መን ኢና? ኣብ ሰብኣውነትና ብሕብረት ኣብ እንነብረሉ ሂወት እንታይ ራእይን ሸቶ ኢና እንዕቅብ ዘለና ዝብል ሕቶታት ድማ ይቕርብ። ኣሰብ ኣቢላ ድማ እዚ ኩሉ ብዛዕባ ናይ ሓሶት ዛንታታት ብዛዕባ ሰብ ምዃን እንታይ ማለት ምዃኑ ዝገልጽ ናይ ሓሶት ትርኻታት ብፍላይ ከዓ ፖለቲካዊ ውግእን ግጭትን ወይ ቁጠባ ኣብ ልዕሊ ካልኦት ዝስልጥንን ዝቆጻጸርን ሓያል ንቕፌታ ይቕርበልና እዩ በለት። ርእሰ ሊቃነ ጳጳሳት ልዮን ምስ እዚ ዛንታታት እዚ ብእተፈልየ መንገዲ ነቲ ብዛዕባ ስልጣኔ ፍቕሪ ዝገልጽ ባህ ዘብል ራእይ ክብሉ ዝገለጹ ሓሳብ እውን ኣቕረበት። ፕሮፌሰር ሮላንደስ ከም ዝገለጸቶ እዛ ዓዋዲት መልእኽቲ ንደቂ ሰብ ሓባራዊ ስነ ምግባራዊ ኣተሓሳስባ ክምለስ ትምሕፀን፣ ብፍላይ ከዓ ንሓድሕዱን ንዓለምን ብተፈጥሮዊ ዋጋ ሰብኣዊ ኣካልነት ኣፍልጦ ትህበሉ መንገዲ ክምልሱ ይምሕፀን። እቲ ጽሑፍ ከም ዘመልክቶ ሰብኣዊ ክብሪ ናብ ዲጂታላዊ መሳርሒታት ከይመሓላለፍ ወይ ከዓ ሰብ ዝሰርሖ ኣስተውዕሎት ብገለ መንገዲ ካብ ደቂ ሰብ ንላዕሊ ዝያዳ ሰብኣዊ ክኸውን ከም ዝኽእል ብምሕሳብ ንኽብሪ ሰብነትና ከይትንክፍ የጠንቅቑ። ዶክተር ሮላንደስ ከም ዝገለጸቶ እዚ ሰነድ እዚ ብተወሳኺ

ምን ኩነታት ስራሕ ከምኡውን ቴክኖሎጂ ንደቂ ሰባት ዘለዎ ትርጉም ዘተኮረ ነዊሕ ትውፊት እዩ በለት መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ህልው ግዜ ንላዕሊ ዝስማዕን ንወለዶታት ዝትንክፍን ምዃኑ ሓሳባታ ኣካፈለት። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ብፁዕ ኣቡነ መንግስትኣብ ተስፈ ማርያም ሊቀ ጳጳሳት ዘበ ኣስመራ ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ኤርትራ ብምኽንያት ሃንደበታዊ ዕርፍቲ ክቡር ኣባ ሃይለ ተስፈ ማርያም ኣባል ማሕበር ካህናት ላዛሪስት ኣገልጋሊ ምእመናን ስርዓት ግእዝ ኣብ ስዊድንን መልእኽቲ ሓዘን ኣመሓላሊፎም። ብፁዕ ኣቡነ መንግስትኣብ ኣብታ ብዕለት 25 ግንቦት 2026 ዝለኣኽዋ መልእኽቶም ነቲ ካብ ወንጌል ዮሃንስ እተወስደ ትንሣኤን ህይወትን ኣነ እየ እቲ በኣይ ዝኣምንሲ እንተ ሞተ እኳ ብሂይወት ክነብር እዩ ንዝብል ቃል ብምጥቃስ ኣብታ ናብ ብፁዕ ካርዲናል ኣርብሮልዩስ ኣንደሽ ሊቀ ጳጳሳት ሰበኻ ስዊድንን ናብ ኣገልጋሊ ካህን ምእመናን ስርዓት ግእዝ ስዊድን ክቡር ኣባ ዮሃንስ ክፍለን ደናግል ኦርሰሊነን መላእ ምእመናን ስቶኮልምን ስዊድንን ዝለኣኽዋ ናይ ሓዘን መግለጺ ዝተሰምዖም ዓሚቕ ሓዘንን ምስቶም ኩሎም ዝሓዝኑ ዘለዎም ቅርበትን ገሊጾም ብፁዕነቶም ኣስዒቦም ብዕለት 17 ግንቦት ዘጋጠመ ሃንደበታዊ ሞት ክቡር ኣባ ሃይለ ተስፋ ማርያም ምስተሰምዐ ንብፁዕነቶምን ንመላእ ካቶሊካዊት ቤተ ክርስቲያን ኤርትራን ዘሰንብድ ዜና ምንባሩን ከም ዘደንፀዎምን ገለጹ። ብፁዕ ኣቡነ መንግስትኣብ ኣብዚ እዋን እዚ ብናይ ቤተ ክርስቲያን ጉዳያት ኣብ መገሻ ይርከቡ ብምህላዎም ድማ ኣብዘ ዝበፅሕዎ ማሕበራት ምእመናን ኣብ መስዋዕቲ ቅዳሴ ንነፍሲ ክቡር ኣባ ሃይለ ማርያምን ምእመናን ስዊድንን ከም ዝዝክርዎም ኣመልከቱሎም ወሲኾም ድማ ኣብዚ ናይ ስንባደን ብዙሕ ሕቶታት ዝሕተተሉ ግዜ ፍሉይ ረድኤት ናይ መንፈስ ቅዱስን መንፈስ ሓቅን ብርሃንን ከም ዘድሊ ኣይትስሕትዎን ኢኹም ድሕርቢኢሎም መንበረ ጥበብ ኪዳነ ምህረት ክትሕግዞም ናብ ድንግል ማርያም ኣወፈይዎም። ቀጺሎም ድማ ብፁዕ ኣቡነ መንግስትኣብ ንነፍሲ ሄራ ብሃይለ ዘላለማዊ ዕርፍቲ ክህቦም ናብ ኣምላኽ ጸሎቶም ብምዕራግ ንስብከተ ወንጌልን ዕርቀ ሰላምን ንምምጻእ ዘይሕለል ትግሃትን ቅንኣትን ከም ዝነበሮም መስከሩ። ኣብ መወዳእታ መልእኽቶም ብፁዕ ኣቡነ መንግስትኣብ ንውሉድን ቤተሰብን ንማሕበሮምን ንዅሎም ኣብ ሃገረ ስዊድን ዝርከቡ ምእመናንን ጽንዓትን ክእለትን ክህቦም ብምጽላይ ከም ዘሰኒይዎምን ምስኦም ዘለዎም ቅርበት ብምግላጽ ንዝመጽእ ቀዳመ ሰንበት ኣብ ዝገብርዎ ጉስነታዊ ምብጽሓት ምስ ምእመናን ብምሕባር ኣብ መስዋዕቲ ቅዳሴኦም ከም ዝዝክርዎም እውን ኣረጋገጹሎም። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ፍራንቸስካውያን ማሕበር ንኡሳን ሃው ካፑቺን ኤርትራ ብምኽንያት ዕርፍቲ ክቡር ሃው ዳምያኑ ኣርዳዲ ዜና ዕርፍቶምን ታሪክ ህይወቶምን ጽሒፎም ዝለኣኹልና ነቕርበልኩም። ሕያወት ሰባት ብሕይወቶም ይዝከሩ። መጽሓፈ ምሳሌ ምዕራፍ 10 ፍቕዲ 7 ሓው ዳምያኖ ብዕለት 2 ሓምለ 1958 ዓመተ ምህረት ካብ ኣቶ ኣርዳዲ ዓብደላን ወይዘሮ ደሃብ ሎንጊን ኣብ ጥንታዊትን ባህላዊትን ውርይቲ ከተማ ኩናማ ዝኾነት ኮና ተባሂላ ትጽዋዕ ተወልዱ። መባእታ ትምህርቶም ወዲኦም ሃረርታ ጸዋዕታ ስለ ዝተሰምዖም ነቶም ኣባረንቱን ከባቢኡን ዘገልግሉ ዝነበሩ ደቂ ቅዱስ ፍራንቸስኮ ክስዕቡ ድላዮም ምስ ገለጹ ማእከላይን ካልኣይን ደረጃ ትምህርቶም ኣብ እምባት ካላ፣ ቀጺሎም ድማ ኣብ መንደፈራ ከምኡውን ኣብ ካቴድራል ኣስመራ ደረጃታት ትምህርቶም ማለት 12 ክፍሊ ቅድሚ ምዝዛሞም ብ1982 ዓመተ ምህረት ተመክሮ ክፍጽሙ ንኢትዮጵያ ተላእኩ። ኣብ ዓመቱ ድማ ብዕለት 22 ነሓሰ 1983 ዓመተ ምህረት ብንኡስ መብጽዓ ተወፈዩ። ከም ረድኢ ሓው ኮይኖም ክነብሩ ምርጫኦም ነበረ። ኣብ ክንዲ ትምህርቲ ፍልስፍናን ቴሎጊያን ትምህርቲ ሞያ ክቐስሙ መረጹ። ብዝነበሮም ትኩርነትን ትግሃትን ፍቕሪ ስራሕን ዘስተውዓሉ ኣሕልቖም በቲ ግዜቲ ኣብ ከተማ መቐለ ግኑ ናብ ዝነበረ ናይ ማሕበር ዶንቦስኮ ሳሌዝያን ናብ ናይ ሞያት ቤት ትምህርቲ ተላእኩ። ትምህርቲ ሞያ ብጽቡቕ ምስ ወድኡ ብ1986 ዓመተ ምህረት ናይ ምሉእ ሂወቶም ወፈያ ብምግባር ንፍራንቸስካዊ ሂወት ምሉእ ብምሉእ ንምስዓብ ንምሉእ ሂወቶም መብጽዓ ብምግባር ምንኩስናኦም ፈጸሙ። ናይ ምሉእ ሂወቶም መብጽዓ ድሕሪ ምፍጻሞም ፈለማ ኣገልግሎቶም ኣብ ኣስመራ ኣብ ቤት ጽሕፈት ላእከ ሰበኻ ተሓጋጋ ዝመጋቢ ሰበኻ ኮይኖም ድሕሪ ምግልጋል ብዕለት 14 ጥቅምቲ 1990 ዓመተ ምህረት ንኢትዮጵያ ቆቦ ከም ሚስዮናዊ ኮይኖም ተላእኩ። ኣባኡ ድማ ከም ተሓጋጋ ዝመጋቢ ኮይኖም ኣገልገሉ። ብዙሕ ከይጸንሑ ኣብ ዓመቱ ካብ ዕለት 4 ጥቅምቲ 1991 ዓመተ ምህረት ክሳብ ወርሒ መስከረም 1993 ዓመተ ምህረት ንሮማ ኣብ ላዕለዋይ ቤት ጽሕፈት ጠቕላሊ ሓለቓ ማሕበር ኩርያ ጀነራል ተላእኩ። ንኽልተ ዓመት ዝኣክል ኣባኡ ድሕሪ ምግልጋል ብትሕትናን ዘገርም መንፈስ ፍራንቸስካዊ ሓጎስን ኣገልግሎቶም ፈጸሙ። ምስኦም ዝቕመጡ ዝነበሩ ጸዓዱ ፈለስቲ ደቂ ማሕበር ቆርበቱ ጸሊም ልቡ ግን ጻዕዳ እናበሉ ይገልጽዎምን የደንቕዎምን ነበሩ።
عبيت صحفت تقلال حلقة محبرت التوهبهم تلوخو بمفتصام دما تماليسوم عب قبو دحرا قلقلوم كابور حمس كرمش

0: 1999 ክሳብ 2001 ዓመተ ምህረት ኣብ ሕርሻ ቢምቢልና ብዓበይ ትግሃት ኣገልገሉ ካብ ወርሒ ሓምለ 2001 ክሳብ 2003 ዓመተ ምህረት ኣብ ባጽዕ ከም ምኽትል ዳይሬክተርን መምህርን ከምኡውን ሓለቓ ንኡሳን ተምሃርቲ ገዳምን ኮይኖም ብሕጉስ መንፈስ ኣገልጊሎም ካብ ዕለት 22 ሓምለ 2003 ክሳብ 2009 ኣብ ዓብዪ ገዳም ፍራንቸስካውያን መንደፈራ ን6 ዓመት ከም ተሓጋጋዝን ኣላይ ንኡሳን ተምሃርቲ ኮይኖም ጸንሑ ማዕረ ማዕርኡ ድማ ኣብቲ ስሙይ ካልኣይ ደረጃ ቤት ትምህርቲ ኣሕዋት ካፑቺን ከም መምህር ኮይኖም ኣገልገሉ ካብ 2009 ክሳብ 2013 ዓመተ ምህረት ንኻልኣይ ግዜ ንባጽዕ ተላኢኾም ከም መምህርን ሓላፊ ንኡሳን ተምሃርቲ ገዳም ካፑችንን ኮይኖም 4 ዓመት ኣገልጊሎም ካብ 2013 ክሳብ 2018 ዓመተ ምህረት ንብምቢልና ተላኢኾም ኣብ ስራሓት ሕርሻ ከም ምኽትል ኣካየድን ከምኡ ኸዓ ዳይሬክተር ቤት ትምህርትን ኮይኖም ን5 ዓመት ብዓብዪ ትግሃት ኣገልጊሎም ካብ ወርሒ ጥሪ 2018 ክሳብ 2020 ንኸተማ ዓሰብ ተላኢኾም ምስ ምእመናን ዓሰብን ነቶም ብቤተ ክርስቲያን ዝእለዩ ህሙማን ኤችኣይቪን ከምኡውን ምስ ሰዓብቲ ሃይማኖት እስልምና ከይተረፈ ብዝነበሮም ኣዝዩ ሕጉስን ዘየጋይሽን ጠባይ ዘይርሳዕ ዘርኢ ፍቕሪ ዘርኦም ነቶም ብዕስክርና ካብ ቤቶም ርሒቖም ኣብ ዓሰብን ከባቢኡን ንዝወፈሩ ወተሃደራት እውን ብዝነበሮም ኣባታዊ ሓልዮት መን ካበይ ከይበሉ ኣቦ ኣደ ሓው ሓውቲ ብምዃን ንኽልተ ዓመት ዳርጋ ክንዲ 20 ዓመት ከም ዝሰርሑ ኣብ ከተማ ዓሰብ ፍሉይ ኣሰር ገዲፎም ከም ዝሓለፉን ይዝከር ብዕለት 22 ጥቅምቲ 2020 ክሳብ 2024 ንኣስመራ ኣብ ዓብዪ ገዳም ገጀረ ተጸዊዖም ንሕሙማንን ዝሸምገሉን ኣሕዋት ደቂ ማሕበር ብዘገርም ተወፋይነትን ፍቕርን ከኣልዩን ክተሓባበሩን ተረኽቡ ምስኡ ኸዓ ከም ተደራቢ ኣገልግሎት ኣሰናይ ዓለማዊ ፍራንቸስካዊ ሳልሳይ ማሕበር መካነ ሕውነት ገጀረት ኮይኖም ፍቕሪ ክርስቶስን ፍራንቸስኮን ከስርጹ ብዙሕ ጸዓሩ ሓው ዳምያኖ ናይ መወዳእታ ቦታ ተልእኾኦም ቢምቢልና እዩ ዝነበረ ብዕለት 27 ጥቅምቲ 2024 ንሳልሳይ ግዜ ናብዚ ቦታ እዚ ተላኢኾም ብዝነበሮም ሞያ ብሉጽነት ከም ምክትታል ዓበይቲ ማሽናት ሕርሻን መካይንን ተጸሚዶም ክሳብ ዕለተ ዕረፍቶም ታሕከይበሉ ክጐዩን ከገልግሉን ጸኒሖም ኣብ ድሮ በዓለ ኪዳነ ምህረት ነቲ ልሙድ ጸሎት ዘነግህ ምስ መስዋዕቲ ቅዳሴ ዓሪጎም ኣብ ገዳሞም ኣለይ መለይ ክብሉን ንንግደት ካቴድራል ኪዳነ ምህረት ሰበኻ ባርንቱ ክብገሱ ክብሉ ከለዉ ሃንደበት ክስነፉን ደዋብ ዝበልዎ ሰውነቶም ምጻር ስኢኖም እቲ ድልዱል ኣካላቶም ክወድቕ ተራእዩ በዚ ዝሰንበዱ ኣሕዋቶም ተቐላጢፎም ንሕክምና ድሕሪ ምውሳዶም ቀዳም ዕለት 23 ግንቦት ኣብ ዓብዪ ሆስፒታል ባረንቱ ሕክምናዊ ረድኤት ክግበረሎም ድሕሪ ውዒሉ ሰንበት ዕለት 24 ግንቦት ኣብ ክብረ በዓል ኖና ኪዳነ ምህረትን ክቡር ዕለተ ነጻነት ሃገርናን ወጋሕታ ልክዕ ሰዓት 5 ፈረቓን ቅድሚ ቐትሪ ህዝቢ ንቤተ ክርስቲያን ኣብ ዝግስግሰሉ ዝነበረ ሰዓት ንሶም ከዓ ናብ ሰማያዊ ቤት ኣቦ ገስጊሶም ሓው ዳምያኖ ትሑትን ንኡስ ሓው ፍራንቸስካዊ ሓው ኩሉ ወላ ምስ ጋሻ ንፈለማ ግዜ ተራኺቦም ክላለዩ ፈጺሞም ዘይጽገሙ ሕውስ ሓው እዮም ዝነበሩ ስሓቕን ሓጐስን ብምዝራእ ስንኻ ዘየኽድኑ ጥዑም ሓው ቀመም ማሕበር እንተበልናዮም ዝውሕዶም እምበር ዘይበዝሖም ምስ ዓብዪ ዓብዪ ምስ ንእሽቶይ ንእሽቶይ ልዕሊ ኩሉ ኣብ ዝሳተፍዎ ዝነበሩ መንፈሳዊ ውራያት መጸበቕን ተዓጢቖም ዘገልግሉን ሳዕሲዖምን ዘሊሎምን ዘይደኽሙ ኣብ እዋን ዋዜማን ማህሌትን ከገልግሉ ከበሮ ካሃርሙ ኮነ መቆምያን ጸናጽልን ሒዞም ከዚሙን ክዝምሩን ዘገርም ክእለትን ወንን ዝነበሮም ኣብ ሰዓታት ጸሎት ማሕበር ብተገዳስነት ዝሓብሩን ከምኡውን ፍሉይ ትግሃት ብሕታዊ ጸሎት ዝነበሮምን ካብ ንእስነቶም ኣብ ስራሕ ተጉላባነት ዘይፈልጡ ግልበቶም ዘይሓብኡ ፍሉይ ፍቕሪ ስፖርት ዝነበሮም ማለት ክሳብ ወዲ 60 ወዲ 64 ዓመት እውን እንተኾኑ ደድሕሪ ኩዕሶ ዝግበዩ ዝነበሩ ስፖርተኛ እዮም ኮታ ኣስተማቒርና ዘይጸገብናዮም ፍቕሮምን ሕውነቶምን ወትሩ ኣብ ልብናን ኣእምሮናን ተወቒሩ ክነብር እዩ ክቡር ሓው ዳምያኖ ካልኣይ ግዜ እንተ ዝፍጠር ፍራንቸስካዊ ምዃንኩ እናበሉ ዓሚቕ ፍቕሪ ፍራንቸስካዊ መንነቶም ዝገልጹ ዝነበሩ ሓው እዮም ንዕርፍቲ ሓው ዳምያኖ ምቕባልን ምእማንን ብስጋ ክትሓስቦ ከቢድ እኳ እንተኾነ ከም ትምህርቲ ቃል ኣምላኽና እግዚኣብሔር ሃበ እግዚኣብሔር ወሰደ ስሙ ብሩኽ እዩ እናበልና እግዚኣብሔር ኣቦ ንሓውና ዳምያኖ ንስኻ ሂብካና ሎሚ ኸዓ ንስኻ ወሲድካዮ ኣለኻ ተመስገን ንብሎ ኣለና ነዚ ሓቂ ኣጸቢቑ ዝተረድአ ኣቦና ቅዱስ ፍራንቸስኮ ኦጐይታ ብሓውትና ሞት ዝተመስገንካኩን ከም ዝበለ ንሕና እውን ኣብዚ ዓመተ ኢዮቤል ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ መበል 800 ዓመት እነኽብረሉ ዘለና ብዕርፍቲ ክቡር ሓው ዳምያኖ ኣርዳድ እውን ተመስገን ጥራሕ ኢና ክንብል ንኽእል كور حاو داميانو نحمو مانن زشام قلون أحواتهم بفقر داء العلومن أمبيرومن مبر حميمهم كوا كوبايا ماي تقبيلهم زي فلتو حمامهم ولا نسالستي انتز قبر الناس كان العلوم عد المرخبنا أبيمو انتز خون لنا نبل فقاد أملاخ كاب كونغنا فكور حاونا أغرنبر عين زي بالله موت مطيعة نعخا كام مرسات أوشت هاقرن وزع النزل لو فتو تخادك محبركا كلهم وفويات زقربوخا زقواسوخا يوم ممنانكا زمهاركا يوم من إساياتكا كوتا تعمخاز تعامو كلهم بتقولو زر آخرنا قدب زي باللو فقرن حاقوسن فرانشيسكا ويحووناتن نؤسناتن يغني لنا نبلك كالونا صباح بعلى كيدانا مهرات لك ساعات عصر تقدم قطري من انت نفسهم بقوان قواكوناما مسوا تقداسي عريقو عبسرعة حمد دبي بزو أبونا توماس عثمان إبار كابارنتون بزوحات كهناتن تمهار تزراكنتن سبو في هوات دك تبعاتيون دك آنستيون وكالتي لتراويت ونجيلاويت بيت خرستيان لعلو تاكالات منغستن كابي عدتات زو حزو هزبن عبزو ترخبلو عبتز عادو ميسيوناويان تولت هزبو خنامان زخونو دك محبرن عريفة ملوزر كابوزلو مكان مقابر دبر كيدان مهرت بارنتو بعبيم الدفناقن منفسن صلوتن سرعة قبروم تفتسيمو حاو داميانو أردادي أبزمة بل شمون تميت عامت زخر عرفتي إز سرافيلاوي قدوس قدوس فرانشيسكو بعلاسيزي إن ذكر اللو زلنا عامت أما بل سوسان شمون تن عدميهم 43 عامت وفو هواتومن نسماي حليفهم أقات عمي كم زيكونا أمينا نتصنعنا وقويتا بحاوتنا موت التمسجن كاكون نبلال لنا هياوت سبات بهواتوم يذكرون نبل
1: كبراتنا كبران سمعتنا سلامك كتتالكم نمسجن مدباتنا بجاك بريديو بفيسبوكن بمربب حبريتا فاتيكان نيوز كفرير ترى عبيلكم كتكتاتولكم التقيلون كمو اوننا ايميل ادراشانا tigrino@sbc.net/va مخانو نحبر ريتوخم اي فلينا نبل ناي لومي مدب فنونا ابزي الزازم ابنيت بحمدب فنوك ساب نراغب بدحان سلام تنحو يتبارك يسوع كريستوس لاوليتور يسوع كريستوس.

0: كبراتنا كبران سمعتنا كابزينا فاتيكنا السنارات مرقون قوتقرينا السلامتانا نقربا نايلو معدة ترانشمونتان قنبوط لتشمس رانشدشتان عامت المحرط نايل رساليك أنا باباسات ليون مبال عصر تربعة مرافة ساميتات رساليك أنا باباسات ليون مبال عصر تربعة أب مصرن أمانين ناي كدست منبر حوراي اللو أخ أب قباحة قرات عرب ناي كدست منبر وكيل ناي إجلانوس جملك باباسات نيكولاس هنري ماري دينيس تيفينين أب تايلاندن كمبوجان ناي كدست منبر حوراي اللو أخ أب لاوس ناي كدست منبر وكيل ناي مارشانوبولي سيجملك باباسات بيتر بري ريان ويلز نايك دست منبر لعلوها بيت صحفت قدات سبكة وانجل زحالي زسنادو عمتاوي ملوء حفشو قبعي تقابع ايان تقبلهم كمز الزرارمون كعلم عدان كمز الاقصو نايك دست منبر زينان كفل محتم المقلاتي افليتو نايلو معلة تأسران شمونتان قنبوط قلتاش عمسران شدستان عمت محرات مدب فنونا كلي عور كبر سليك انا باباسات يوم مبال عصر تربعة مس ناي سباينا مراهي منقستي بيدرو سانشيز رسليك انا باباسات يوم مبال عصر تربعة نتي اب ايطاليا كتما سان جوفاني روتون روزر كب بقدس بيو بعال بيترال تشينا التمصر تتكال مالي اب سقاي زر كب تسقومات بحدش منفس زن نقاقح زن محلال فو حدش وساني بروفيسور ان اورلاندس اب حدس نايك دوس بنار سليك أنا باباسات اليوم مبل عصر تربعة عوليت ما أختي أمل كيدا مزينة بعدي كانوا زكاية دتك على محتت قبعي كاتولي كان باباسات إيرترا بمقنات عرفتي أبا حيلة تصفى مريم زم حلال فو ناي حزن مجلس مال أختي محبر نقصان أحاو كابوتشين إيرترا زم حلال فلنا تاريخي وط نايتم زحلف سمون زعرفو حاو داميانو أردادي أبزمل كاتوك أندي أرقستاد زتكورا كم زخوون أقدمنا نحبر ناي لامي مدى بفنانا انه حجي جمهر كساب استعمي مدى بنام تنحكم ممسانا اختكبرو كاب زيانا فاتيكان السنرات مدى بقنقوة تقرينا كاباي كاب سمعونن اباتو لنن عدم سلام طانا يبسحكم من نابلنا نابلنا لمو مدى بفنانا السقاقراكم سناي مكتتال كبراتنا كبران سمعتنا ازد كتاتلو زلخم زيانا فاتيكان مدى بقنقوة تقرينا ايو رساليك أنا باباسات اليوم مبال عصر تربعة أبور حسانا بسباينا قدمي كاكايدو زخونا حواريا قعزو ألت سرانشو عطان قنبوت نوقعهم مبسحة غرفاتي كان نزعاتوه ناي سباينا مراح منقستي بيدرو سانشيز بيريز كاستيخون أبحوريا منبرهم تقبلهم كمز الزراربون عاي كدست منبر زينان كل محتم المقلتي أفليتو رساليك أنا باباسات اليوم مبال عصر تربعة أبور حسانا بسباينا قدمي كاكايدو زخونا حواريا قعزو ألت سرانشو عطان قنبوت نوقعهم مبسحة غرفاتي كان نزعاتوه ناي سباينا مراح منقستي بيدرو سانشيز بيريز كاستيخون أبحقر فاتيكان تقبلهم كمز الزراربو زحبرة ناي كدست منبر زينان كفل محتم المقلتي أصعبو مراح منقستي سباينا كاب كدسونا تم تصنابيتو بناي كدست منبر قدات ركب مساقراتن أهقراويان تكالاتن وانا تحفيل كباباسات بولي ريشارد غالاقر مزي تصنايو مصناي كدست منبر وانا تحفي كاردينال بيترو بارولين كم التراخبون أبزيد حروي كلي أو ركب أب منغو قدست منبرن سباينا نزلو صناي ركبن كما أون بزعبا اتي ملكت صناي زمدن أنكبوز غلطوا كدوس أبونا أب كربا أوان أب سباينا كاكايروز خونا قعزو أقبت كمزاق لحا أملاخيتو أب اتفال علي كورنا عالم زكاير زلوغي جتاتن زمتو سعبين سدات أقدا سنت بزحقونا ونتن أغراو حق مخبارن كما أون نسلام نمرقاف كتسالي هتوز أطلاي نزتاق علي الحيالو أغراو وداتا معكيلهم اون كم التمايايتو افليتو بتوساخون اب مونغو بيتا كريستيانن سبا سلطان منغستن كم اون اب مونغو التفلالي توازوطات برقسوان حبرة سب اب حبراوي مكببارن حبراو الربحان من فعان زعلم فرز اللوزة من معبال زي امسالة حبراو تقدس نزلو وداتا معكيلهم اون كم التمايايتو ناي كدست منبر زينان كل محتم المقلتي افليتو رساليك أنا باباسات اليوم مبل عصر تربعة نتي أب إيطاليا كتما سان جوفاني روتون روزركب بقدس بيو بعال بيترال تشينا التمصرة تتكال مالي أب سقاي زركب تسقومات بحدش منفز النقاقة حدش مرحنة شما قلة كقاوم زئزز بإلم زصحافو سند على ترانشو عطن قنبوت وقعو كم زخونا ناي كدست منبر زينان كفل محتم المقلتي أفليتو أب سقاين زركبون من نقافن كاب سقايو من نقافن كاب سناي دلاي كدس بيو بعال بيترال تشينا ኣብ ከተማ ሳን ጆቫኒ ሮቶንዶ ዝተመስረተ ዓብዪ ማእከል ክንክን ጥዕና ኢጣልያ ንሓድሽ ምዕራፍ ተሓድሶ ይዳሎ ምህላው ክሕበር እንከሎ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንብቕዕነቱን ኣድማዕነቱን ንነዊሕ እዋን ዘላቕነቱን ንምሕያል ዝበለፁ መፍትሕታት ንምልላይ ስልጣን ዘለዎ ሓድሽ ኣንፈትን ምክትታልን ናይቲ ትካል መእለይ ህሙማን ዘጣይስ ሽማግለ ክኸውን ዝእዝዝ ብኢዶም ፅሓፎ ሰነድ 27 ግንቦት ክዓዊ ከም ዝኾነ ናይ ቅድስቲ መንበር ዜናን ክፍል ማሕተምን መግለፂ ኣፍሊጡ እዚ ሓድሽ ኣመሓዳሪ ሽማግለ ብህየንተ ቤት ፅሕፈቶ ናፅሓፍ ጉዳያት ቁጠባ ቅድስቲ መንበር ማክሲሚኖ ካባሌሮ ሌዶ ዝምራሐ ኮይኑ ብናይ ቤት ፅሕፈት ምሕደራ ውርሻታት ሃዋርያዊ መንበር ዋና ፀሓፊ ፋቢዮ ጋስፐሪኒ ክውደብ ምዃኑ ቅዱስ ኣቦና ኣብቲ ዘመሓላለፎ ውሳኔ ብምምልካት ናይ ቅድስቲ መንበር ትኩ ዋና ፀሓፊ ሊቀ ጳጳሳት ፓውሎ ሩዴሊ ኣቦ መንበር ቤት ምሕደራ ውርሻታት ሃዋርያዊ መንበር ሊቀ ጳጳሳት ጆርዳኖ ፒቺኖቲ ከምኡ እውን ናይ ስበኻ ፎጃን ቦቪኖን ሊቀ ጳጳሳት ጆርጆ ፌሬቲ ናይቲ ሽማግሌ ኣባላት ዶክተር ቤንጃሚን ኤስቴቨስ ኮሚንገስ ዶክተር ጂኖ ጉሚራቶን ዓቃቢ ሕጊ ኣሌሳንድሮ ኣያናን እውን ግብረኣዊ ሽማግለ እንክብሉ ከም ዝሰመይዎም ናይ ቅድስቲ መንበር ዜናን ክፍል ማሕተምን መግለፂ ኣፍሊጡ እቲ ውሳነ ሃዋርያዊ መንበር ንስራሕ ግብረ ሰናይ ዘለዎ ፍቕርን ዓበይቲ ትካላት ንተልእኽአን እሙናት ኮይነን ክቕፅላ ናይ ለውጢ ብድሆታት ክገጥማ ክኽእላ ካብ ዝብል ንቕሓት ዝተበገሰ ኮይኑ እዋናዊ ፍልቀት ደጥበባዊ ሕጋውን ቁጠባውን ንተልእኾ ቤተ ክርስትያን ቅድሚ ብድሆ ቀጻለ ምሕዳስ የቐምጦ ብፍላይ ኣብቲ ረኣይን ወፍርን ጥንቁቕ ምሕደራን ዝሓትት ፅላት ክንክን ጥዕና እንክብሉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ብኢዶም ዝፀሓፎ ናይ ውሳነ ሰነድ ብምምልካት ካብዞም ትካላት እዚኦም ብመንፈሳውነትን ተክለሰብነትን ናይቲ ቅዱስ መስራቲኡ ተደሪኹ ንህሙማንን ነጋድያ ን ኣባይቲ ስድራኦምን በፃሕትን ምቕባልን ሓገዝን ክንክንን ንምሃብ ዝተመስረተ ካብ ስቓይ ዘናግፍን ነቲ ኣብ ስቓይ ዝርከብ ሰብ ዘሰኒይን እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ብድሆ ንምግጣምን ንምቕባልን ሽማግለ ኣንፈትን ምክትታልን ናይቲ መእለይ ህሙማን ትካል ዕዮ ቅዱስ ፒዮ በዓለ ፔትራልቺና ከምኡ እውን ንትህሉ ኩነታት እቲ ትካል ንምምርማር ዝያዳ ብቕዓት ኣድማዕነት ነባሪ ቐጻልነትን ዕዮኡን ተልእኾኡን ንምምሕያሽ ዘበቃዕ ብሉፅ መፍትሒ ምልላይ ከምኡ እውን ነቲ በዚ መገዲ እዚ እተፈልጠ መፍትሕታት ጭቡጥ ምግባርን ዝብል ምዃኑ ዝሓበረ ናይ ቅዱስ መንበር ዜናን ክፍል ማሕተምን ቤት ፅሕፈት ዝጠቐሰ ዜና ቫቲካን እቲ ሽማግለ ኣብ ኩሎ መዳያት ቁጠባዊ ውርሻውን ኣሰራርሓን ኣድላይ ስጉምትታት ትራን ፍልይ ዝበለን ስጉምትታት ንምውሳድን ምምሕዳራዊ ተግባራት ንምፍፃምን ምሉእ ዓቕሚ ሒዙ ክዓይ ምዃኑ ይሕብር ቅድሚ ዝኾነ ይኹን ፍሉይ ኣገዳስነት ዘለዎ ውሳነን ብዝኾነ ይኹን መገዲ ድማ ቅድሚ ፍሉይ ትርጉም ዘለዎም ተግባራት ወይ ኣብ ንብረት እቲ ትካል ወሳንን ርእዩ ፅልዋ ዘለዎም ተግባራት ቅድሚ መቐባሉ ወይ ስርዓተ ሕጊ መምሕያሽ ብቐጥታ ናብ ርእሰ ሊቃነ ጳጳሳት ፀብጻብ ዝህብ ከም ዝኸውንን ቤት መናገፊ ካብ ስቓይ ካብ ጭቡጥ እምነት ቅዱስ ፒዮ ዝተበገሰን ምሕብሓብ ኣካል ዘይነፃፀል ኣካል ክርስትያናዊ ተልእኾ እዩ ካብ ዝብል እምንቶ ዝነቐለን ኮይኑ ሎሚ ድሕሪ 10ታት ዓመታት እዚ ምስትውዓል እዚ ህሉ ኮይኑ ይቕፅል ምህላው ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ቢሎም ፅሓፎ ናይ ውሳነ ሰነድ ኣረጋጊፆም እዚ እውን ናይ ሓልዮት ምልክት እዩ ቢሎም ቅዱስ ፒዮ በዓል ፔትራልቺና ዝሓመመ መንፈሳዊ ነጋዲ ወይ ኣባል ኣባይቲ ስድራ ነጋድያን ህሙማን ብዘይ እንግዶትን ሓገዝን ከይተርፉ ዝብል ዓይነት ሓልዮት ምዃኑ ኣብሪሆም ቤት መናገፊ ካብ ስቓይ ዳግም ብዝተሓደሰ መንፈስ ምስጓም ንመስራቲ ንተልእኾ ናይቲ ስራሕ ከምኡ እውን ንኩሎም እቶም መዓልታዊ ፈውስን ተስፋ ንደልዮም በቲ ናይቲ ቤት ሕክምና መዓፁ ዝሓልፉ ናይ ተኣማንነት ተግባር ዝውክል ምዃኑ እውን ከም ዘጉልሑ ዜና ቫቲካን ኣፍሊጡ
1: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ኣብ መንበረ ጥበብ ዱርሃም እተገልግል ክብርቲ ፕሮፌሰር ኣና ሮናልደስ ሊቕ ስነ መለኮት ምስ ዜና ቫቲካን ኣብ ዘካየደቶ ቃለ ምሕትት ንረብሓታትን ሓደጋታትን ናይዚ ዘለናዮ ዘመን ሰብ ዝሰርሖ ኣስተውዕሎት ብምጥቃስ እዚ ዓዋዲት መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነባር ዝኾነ ጽልዋ ከም ዝህልዋ ብምግላጽ ሓያል መልእኽቲ ኣመሓላሊፋ ብዛዕባ እዚ ጉዳያት እዚ ክንሓስብ ንጅምረሉ ጽባሕ የለን ትብል ኣና ሮናልደስ ኣብ ሕቡራት መንግስታት ዓዲ እንግሊዝ ኣብ ዝርከብ መንበረ ጥበብ ዱርሃም ናይ ስነ መለኮት ሊቕን ፕሮፌሰር ኮይና ተገልግል ዘላ ክብርቲ ኣና ሮላንደስ ነዛ ሓሳባት እዚ ኣብቲ ምስ ዜና ቫቲካን ዘካየደቶ ቃለ ምሕትት እያ ዘካፈለት። እቲ ብዕለት 25 ግንቦት ኣብ ሃገረ ቫቲካን ዝቐረበ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘሰናደውዎ ብዛዕባ ዕቑባ ሰብኣዊ ኣካል ኣብ መዋእል ሰብ ዝሰርሖ ኣስተውዕሎት ዝገልጽ ግሩም ሰብኣውነት ዘርእስቱ ናይ መጀመርታ ዓዋዲት መልእኽቲ ቅዱስነቶም ድሕሪ ምእዋጃ ኣብ ዘካፈለቶ ሓሳባት ነዚ ነጥቢ እዚ ኣጉልሐት። እቲ ብዕለት 15 ግንቦት ብርእሰ ሊቃነ ጳጳሳት ልዮን መበል 14 እተኸተመ ሰነድ ማለት መበል 135 ዓመት ዝኽሪ ናይቲ ርእሰ ሊቃነ ጳጳሳት ልዮን መበል 13 ዘሰናደውዎ ዝኽሪ ታሪኻዊት ዓዋዲት መልእኽቲ ሓደስቲ ነገራት ንምፅምባል ኣብ ሃገረ ቫቲካን ኣብ ዝርከብ ሓድሽ ኣዳራሽ ጉባኤ ሲኖዶስ ብዕሊ ኣብ ቅድሚ ርእሰ ሊቃነ ጳጳሳት ተኣወጀት። ፕሮፌሰር ኣና ሮላንደስ ሓንቲ ካብቶም ኣብቲ ስርዓተ ምርቓ እዛ ሰነድ መደረ ዘቕረቡ ዕዱማት ኮይና ኣብ ጎኒ ብፁእ ካርዲናል ቪክቶር ኣማኑኤል ፈርናንደስ ህየንተ ናይቲ ብዛዕባ ጉዳያት ዓንቀጽ እምነት ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ብፁእ ካርዲናል ማይክል ቸርኒ ህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ክሪስቶፈር ኦላህ ተሓባባሪ መስራቲ ኣንትሮፒክስ ትካል ሰብ ዝሰርሖ ኣስተውዕሎትን ሓላፊ ምርምር ትርጉማት ሰብ ዝሰርሖ ኣስተውዕሎትን ከምኡውን ክብርቲ ፕሮፌሰር ሊዮካዲ ሉሹምባ መምህር ፖለቲካዊ ስነ መለኮትን ማሕበረሰባዊ ትምህርቲ ካቶሊካዊት ቤተ ክርስቲያንን ኣብ መንበረ ጥበብ ሳንታ ክላራ ካሊፎርኒያ ብምዃን ተሳተፈት። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ኣባኡ ተረኽቡ ንዝለገስዎ መደረ ቅድሚ ምቕራቦም ሃዋርያዊ ቡራኬኦም ቅድሚ ምክፋሎምን ድማ ብፁእ ካርዲናል ፔትሮ ፓሮሊን ዋና ጸሓፊ ቅድስቲ መንበር መኽፈቲ መደረ ኣቕረቡ። ፕሮፌሰር ሮናልደስ ደድሕሪ እቲ ፍጻሜ ዜና ቫቲካን ኣብ ዘካፈለቶ ሓሳባት ነዛ ሓዳስ ዓዋዲት መልእኽቲ ርእሰ ሊቃነ ጳጳሳት ብክልተ ቀንዲ ምኽንያታት ኣዝያ ኣገዳሲ ኣበርክቶ ዘለዋ ሰነድ ከም ዝኾነት ገለጸት። እቲ ቀዳማይ ደቂ ሰባት ብዛዕባ እቲ ኣብቲ ሰነድ ተጠቕሰ ቴክኖሎጂያዊ ጉዳያት ዓሚቑን ህጹጽነትን የጋጥሞም ከም ዘሎ ገለጸት። ብዛዕባ እዚ ጉዳያት እዚ ክንሓስብ እንጅምረሉ ጽባሕ የለን፣ ምኽንያቱ እቲ ኣብ ስራሕ፣ ኣብ ሰራሕተይናታት፣ ኣብ ስደተይናታት፣ ኣብ ስድራ ቤታት፣ ኣብ ፖለቲካዊ ሕብረተሰብ ከምኡውን ኣብ ዓለም ለኻዊ ግጭታት ዘለዎ ጽልዋ ሕጅን ትማልን ጽባሕን እውን ክቕጽል እዩ ብምባል ኣጠንቀቐት። እዚ ከምዚ ኢሉ እንከሎ ብዙሓት ሰባት ብዛዕባ ሰብ ዝሰርሖ ኣስተውዕሎት ንዝተሓሓዝ ሕቶታት ንምስታፍ እርግጸይናታት ከም ዘይኮኑ ወይ ብቑዓት ከም ዘይኮኑ ኣፍልጡ ሃበትሉ። ብገለ መንገዲ ቅዱስ ኣቦና ድማ ነዚ ሓሳብ እዚ ኣብቲ ሰነድ ይጠቕስዎ፣ ምናልባት ካልእ ሰብ ብዛዕባ እዚ ነገራት እዚ ክሓስብ ይኽእል እዩ ዝብል ተስፋ እውን ኣሎና በለት። እንተኾነ ግን ብዛዕባ እዚ ጉዳያት እዚ ክንሓስብ ኣሎና፣ ብሓባር ድማ ክንሓስብ ኣሎና በለት። እዛ ሊቅ ስነ መለኮት ሓደ ካብቲ ቐንዲ ዘተሓሳስባ ነገር እንተኣልዩ ብፍላይ ድማ ድምፂ ናይቶም ኣዝዮም እተገለሉን በቲ ናይ ቀመራዊ ምዕሪት ኣሊጎሪዝም ስርዓታትን ዲጂታል ኣድማስን ሰብ ዝሰርሖ ኣስተውዕሎትን ኣብ ዘሎ ዓለምን ብቐዳምነት ዝስምዓሉ ሓባራዊ ባይታ ብኸመይና ንፈጥር ክትብል እውን ተሓትት። እዛ ሓዳስ ዓዋዲት መልእኽቲ እዚ ድምፂ እዚ ንሓባራዊ ረብሓ ንምድንፋእ ኣብ ዝግበር ዝኾነ ይኹን ዝርርብ ማእከል ክኸውን ከም ዘለዎ እውን ኣትሪራ ትገልጽ። ፕሮፌሰር ሮላንደስ ብዛዕባ ደቂ ሰብ ዓሚቕ ስነ ምግባራውን መንፈሳውን ሕቶታት ኣብ ልዑል ዓለም ለኻዊ መድረኽ ፍሉይ ድምፂ ዘጉልሕ እዩ ትብል። ቅዱስ ኣቦና ንሕብረተሰብ ብዛዕባ መሰረታዊ ሕቶታት ንኸስተንትኑ ሓደ ብድሖ ከም ዘቕረቡ እውን ገለጸት። ሂወት ሰብ እንታይ ውኢልና ኢና ንሓስብ ዘለና? ንሕና ከም ሰባት መጠን መን ኢና? ኣብ ሰብኣውነትና ብሕብረት ኣብ እንነብረሉ ሂወት እንታይ ራእይን ሸቶ ኢና እንዕቅብ ዘለና ዝብል ሕቶታት ድማ ይቕርብ። ኣሰብ ኣቢላ ድማ እዚ ኩሉ ብዛዕባ ናይ ሓሶት ዛንታታት ብዛዕባ ሰብ ምዃን እንታይ ማለት ምዃኑ ዝገልጽ ናይ ሓሶት ትርኻታት ብፍላይ ከዓ ፖለቲካዊ ውግእን ግጭትን ወይ ቁጠባ ኣብ ልዕሊ ካልኦት ዝስልጥንን ዝቆጻጸርን ሓያል ንቕፌታ ይቕርበልና እዩ በለት። ርእሰ ሊቃነ ጳጳሳት ልዮን ምስ እዚ ዛንታታት እዚ ብተፈልየ መንገዲ ነቲ ብዛዕባ ስልጣነ ፍቕሪ ዝገልጽ ባህ ዘብል ራእይ ክብሉ ዝገለጹ ሓሳብ እውን ኣቕረበት። ፕሮፌሰር ሮላንደስ ከም ዝገለጸቶ እዛ ዓዋዲት መልእኽቲ ንደቂ ሰብ ሓባራዊ ስነ ምግባራዊ ኣተሓሳስባ ክምለስ ትምሕፀን፣ ብፍላይ ከዓ ንሓድሕዱን ንዓለምን ብተፈጥሮዊ ዋጋ ሰብኣዊ ኣካልነት ኣፍልጦ ትህበሉ መንገዲ ክምልሱ ይምሕፀን። እቲ ጽሑፍ ከም ዘመልክቶ ሰብኣዊ ክብሪ ናብ ዲጂታላዊ መሳርሒታት ከይመሓላለፍ ወይ ከዓ ሰብ ዝሰርሖ ኣስተውዕሎት ብገለ መንገዲ ካብ ደቂ ሰብ ንላዕሊ ዝያዳ ሰብኣዊ ክኸውን ከም ዝኽእል ብምሕሳብ ንኽብሪ ሰብነትና ከይትንክፍ የጠንቅቑ። ዶክተር ሮላንደስ ከም ዝገለጸቶ እዚ ሰነድ እዚ ብተወሳኺ ሓደ ዕድመ እዩ። ነዚ ናይ ስልጣነ ፍቕሪ ንምህናፅ ብሓባር ክንሰርሕ የድልየና እዩ በለት። ነዚ ንገብሮ ድማ ንፍቕሪ ተፈጠርና ውሱናት ፍጥረት ምዃናን ንፍትሒ ሃረር ብዝብል ስምዒት ምሉእ ብምሉእ ብምንባርን ጥራይና ነዚ ዓለም እዚኣ ብተሳትፎ ብሓባር ዳግም ከም እትፍጠር ብምግባር እውን ጥራይና በለት። ፕሮፌሰር ሮላንደስ ኣስዒባ ኣብ ውሽጢ እቲ ዝሰፍሐ ትውፊት ማሕበራዊ ትምህርቲ ካቶሊካዊት ቤተ ክርስቲያን ብዛዕባ ግሩም ሰብኣውነት ብምስትንታን ሓሳባታ ደምደመት። ግሩም ሰብኣውነት ንሰብ ዝሰርሖ ኣስተውዕሎት ስለ ዝምልከት ሓድሽን እዋናውን እዩ። እንተኾነ ግን ኣብ ዘመነ ኢንዱስትርያዊ ሰውራን ካፒታሊዝምን ኩነታት ስራሕ ከምኡውን ቴክኖሎጂ ንደቂ ሰባት ዘለዎ ትርጉም ዘተኮረ ነዊሕ ትውፊት እዩ በለት። መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ህልው ግዜ ንላዕሊ ዝስማዕን ንወለዶታት ዝትንክፍን ምዃኑ ሓሳባታ ኣካፈለት። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ብፁዕ ኣቡነ መንግስትኣብ ተስፋ ማርያም ሊቀ ጳጳሳት ዘበ ኣስመራ ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ኤርትራ ብምኽንያት ሃንደበታዊ ዕርፍቲ ክቡር ኣባ ሃይለ ተስፋ ማርያም ኣባል ማሕበር ካህናት ላዛሪስት ኣገልጋሊ ምእመናን ስርዓት ግእዝ ኣብ ስዊድንን መልእኽቲ ሓዘን ኣመሓላሊፎም። ብፁዕ ኣቡነ መንግስትኣብ ኣብቲ ኣብ ዕለት 25 ግንቦት 2026 ዝለኣኽዋ መልእኽቶም ነቲ ካብ ወንጌል ዮሃንስ እተወስደ ትንሣኤን ህይወትን ኣነ እየ እቲ በኣይ ዝኣምንሲ እንተ ሞተ እኳ ብሂይወት ክነብር እዩ ንዝብል ቃል ብምጥቃስ ኣብታ ናብ ብፁዕ ካርዲናል ኣርብሮልዩስ ኣንደሽ ሊቀ ጳጳሳት ሰበኻ ስዊድንን ናብ ኣገልጋሊ ካህን ምእመናን ስርዓት ግእዝ ስዊድን ክቡር ኣባ ዮሃንስ ክፍለን ደናግል ኦርሰሌለን መላእ ምእመናን ስቶኮልምን ስዊድንን ዝለኣኽዋ ናይ ሓዘን መግለጺ ዝተሰምዖም ዓሚቕ ሓዘንን ምስቶም ኩሎም ዝሓዝኑ ዘለዎም ቅርበትን ገሊጾም። ብፁዕነቶም ኣስዒቦም ብዕለት 17 ግንቦት ዘጋጠመ ሃንደበታዊ ሞት ክቡር ኣባ ሃይለ ተስፋ ማርያም ምስተሰምዐ ንብፁዕነቶምን ንመላእ ካቶሊካዊት ቤተ ክርስቲያን ኤርትራን ዘሰንብድ ዜና ምንባሩን ከም ዘደንፀዎምን ገለጹ። ብፁዕ ኣቡነ መንግስትኣብ ኣብዚ እዋን እዚ ብናይ ቤተ ክርስቲያን ጉዳያት ኣብ መገሻ ይርከቡ ብምህላዎም ድማ ኣብዘ ዝበፅሕዎ ማሕበራት ምእመናን ኣብ መስዋዕቲ ቅዳሴ ንነፍሲ ክቡር ኣባ ሃይለ ማርያምን ምእመናን ስዊድንን ከም ዝዝክርዎም ኣመልከቱሎም። ወሲኾም ድማ ኣብዚ ናይ ስንባደን ብዙሕ ሕቶታት ዝሕተተሉ ግዜ ፍሉይ ረድኤት ናይ መንፈስ ቅዱስን መንፈስ ሓቅን ብርሃንን ከም ዘድሊ ኣይትስሕትዎን ኢኹም ድሕር ቢሎም መንበረ ጥበብ ኪዳነ ምህረት ክትሕግዞም ናብ ድንግል ማርያም ኣወፈይዎም። ቀጺሎም ድማ ብፁዕ ኣቡነ መንግስትኣብ ንነፍሲ ሄራ ብሃይለ ዘላለማዊ ዕርፍቲ ክህቦም ናብ ኣምላኽ ጸሎቶም ብምዕራግ ንስብከተ ወንጌልን ዕርቀ ሰላምን ንምምጻእ ዘይሕለል ትግሃትን ቅንኣትን ከም ዝነበሮም መስከሩ። ኣብ መወዳእታ መልእኽቶም ብፁዕ ኣቡነ መንግስትኣብ ንውሉድን ቤተሰብን ንማሕበሮምን ንኹሎም ኣብ ሃገረ ስዊድን ዝርከቡ ምእመናንን ጽንዓትን ክእለትን ክህቦም ብምጽላይ ከም ዘሰኒይዎምን ምስኦም ዘለዎም ቅርበት ብምግላጽ ንዝመጽእ ቀዳመ ሰንበት ኣብ ዝገብርዎ ጉስነታዊ ምብጽሓት ምስ ምእመናን ብምሕባር ኣብ መስዋዕቲ ቅዳሴኦም ከም ዝዝክርዎም እውን ኣረጋገጹሎም። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ፍራንቸስካውያን ማሕበር ንኡሳን ሃው ካፑቺን ኤርትራ ብምኽንያት ዕርፍቲ ክቡር ሃው ዳምያኖ ኣርዳዲ ዜና ዕርፍቶምን ታሪኽ ህይወቶምን ጽሒፎም ዝለኣኹልና ነቕርበልኩም። ሕያወት ሰባት ብሕይወቶም ይዝከሩ። መጽሓፈ ምሳሌ ምዕራፍ 10 ፍቕዲ 7 ሓው ዳምያኖ ብዕለት 2 ሓምለ 1958 ዓመተ ምህረት ካብ ኣቶ ኣርዳዲ ዓብደላን ወይዘሮ ደሃብ ሎንጊን ኣብ ጥንታዊትን ባህላዊትን ውርይቲ ከተማ ኩናማ ዝኾነት ኮና ተባሂላ ትጽዋዕ ተወልዱ። መባእታ ትምህርቶም ወዲኦም ሃረርታ ጸዋዕታ ስለ ዝተሰምዖም ነቶም ኣባርንቱን ከባቢኡን ዘገልግሉ ዝነበሩ ደቂ ቅዱስ ፍራንቸስኮ ክስዕቡ ድላዮም ምስ ገለጹ ማእከላይን ካልኣይን ደረጃ ትምህርቶም ኣብ እምባትካላ፣ ቀጺሎም ድማ ኣብ መንደፈራ ከምኡውን ኣብ ካቴድራል ኣስመራ ደረጃታት ትምህርቶም ማለት 12 ክፍሊ ቅድሚ ምዝዛሞም ብ1982 ዓመተ ምህረት ተመክሮ ክፍጽሙ ንኢትዮጵያ ተላእኩ። ኣብ ዓመቱ ድማ ብዕለት 22 ነሓሰ 1983 ዓመተ ምህረት ብንኡስ መብጽዓ ተወፈዩ። ከም ረድኢ ሓው ኮይኖም ክነብሩ ምርጫኦም ነበረ። ኣብ ክንዲ ትምህርቲ ፍልስፍናን ቴሎጊያን ትምህርቲ ሞያ ክቐስሙ መረጹ። ብዝነበሮም ትኩርነትን ትግሃትን ፍቕሪ ስራሕን ዘስተውዓሉ ኣሕሉቖም በቲ ግዜቲ ኣብ ከተማ መቐለ ግኑ ናብ ዝነበረ ናይ ማሕበር ዶንቦስኮ ሳሌዝያን ናብ ናይ ሞያት ቤት ትምህርቲ ተላእኩ። ትምህርቲ ሞያ ብጽቡቕ ምስ ወድኡ ብ1986 ዓመተ ምህረት ናይ ምሉእ ህይወቶም ወፈያ ብምግባር ንፍራንቸስካዊ ህይወት ምሉእ ብምሉእ ንምስዓብ ንምሉእ ህይወቶም መብጽዓ ብምግባር ምንኩስናኦም ፈጸሙ። ናይ ምሉእ ህይወቶም መብፅዓ ድሕሪ ምፍጻሞም ፈለማ ኣገልግሎቶም ኣብ ኣስመራ ኣብ ቤት ፅሕፈት ላእከ ሰበኻ ተሓጋጋ ዝመጋቢ ሰበኻ ኮይኖም ድሕሪ ምግልጋል ብዕለት 14 ጥቅምቲ 1990 ዓመተ ምህረት ንኢትዮጵያ ቆቦ ከም ሚስዮናዊ ኮይኖም ተላእኩ ኣባኡ ድማ ከም ተሓጋጋ ዝመጋቢ ኮይኖም ኣገልገሉ ብዙሕ ከይፀንሑ ኣብ ዓመቱ ካብ ዕለት 4 ጥቅምቲ 1991 ዓመተ ምህረት ክሳብ ወርሒ መስከረም 1993 ዓመተ ምህረት ንሮማ ኣብ ላዕለዋይ ቤት ፅሕፈት ጠቕላሊ ሓለቓ ማሕበር ኩርያ ጀነራል ተላእኩ ንኽልተ ዓመት ዝኣክል ኣባኡ ድሕሪ ምግልጋል ብትሕትናን ዘገርም መንፈስ ፍራንቸስካ ወሓጎስን ኣገልግሎቶም ፈጸሙ ምስኦም ዝቕመጡ ዝነበሩ ፀዓዱ ፈለስቲ ደቂ ማሕበር ቆርበቱ ጸሊም ልቡ ግን ፃዕዳ እናበሉ ይገልጽዎምን የደንቕዎምን ነበሩ ኣብ ቤት ፅሕፈት ጠቕላሊ ሓለቓ ማሕበር ዝተዋህቦም ተልእኮ ብምፍጻም ድማ ተመሊሶም ኣብ ቆቦ ድሕሪ ኣገልጊሎም ካብ ወርሒ መስከረም 1997 ክሳብ 2001 ዓመተ ምህረት ኣብ ሕርሻ ቢምቢልና ብዓበይ ትግሃት ኣገልገሉ ካብ ወርሒ ሓምለ 2001 ክሳብ 2003 ዓመተ ምህረት ኣብ ባፅዕ ከም ምኽትል ዳይሬክተርን መምህርን ከምኡውን ሓለቓ ንኡሳን ተምሃርቲ ገዳምን ኮይኖም ብሕጉስ መንፈስ ኣገልጊሎም ካብ ዕለት 22 ሓምለ 2003 ክሳብ 2009 ኣብ ዓብዪ ገዳም ፍራንቸስካውያን መንደፈራ ን6ሽተ ዓመት ከም ተሓጋጋዝን ኣላይ ንኡሳን ተምሃርቲ ኮይኖም ጸንሑ ማዕረ ማዕሪኡ ድማ ኣብቲ ስሙይ ካልኣይ ደረጃ ቤት ትምህርቲ ኣሕዋት ካፑቺን ከም መምህር ኮይኖም ኣገልገሉ ካብ 2009 ክሳብ 2013 ዓመተ ምህረት ንኻልኣይ ግዜ ንባፅዕ ተላኢኾም ከም መምህርን ሓላፊ ንኡሳን ተምሃርቲ ገዳም ካፑችንን ኮይኖም 4 ዓመት ኣገልጊሎም ካብ 2013 ክሳብ 2018 ዓመተ ምህረት ንብምቢልና ተላኢኾም ኣብ ስራሓት ሕርሻ ከም ምኽትል ኣካየድን ከምኡ ኸዓ ዳይሬክተር ቤት ትምህርትን ኮይኖም ን5 ዓመት ብዓብዪ ትግሃት ኣገልጊሎም ካብ ወርሒ ጥሪ 2018 ክሳብ 2020 ንኸተማ ዓሰብ ተላኢኾም ምስ ምእመናን ዓሰብን ነቶም ብቤተ ክርስትያን ዝእለዩ ህሙማን ኤችኣይቪን ከምኡውን ምስ ሰዓብቲ ሃይማኖት እስልምና ከይተረፈ ብዝነበሮም ኣዝዩ ሕጉስን ዘየጋይሽን ጠባይ ዘይርሳዕ ዘርኢ ፍቕሪ ዘርኦም ነቶም ብዕስክርና ካብ ቤቶም ርሒቖም ኣብ ዓሰብን ከባቢኡን ንዝወፈሩ ወተሃደራት እውን ብዝነበሮም ኣባታዊ ሓልዮት መን ካበይ ከይበሉ ኣቦ ኣደ ሓው ሓውቲ ብምዃን ንኽልተ ዓመት ዳርጋ ክንዲ 20 ዓመት ከም ዝሰርሑ ኣብ ከተማ ዓሰብ ፍሉይ ኣሰር ገዲፎም ከም ዝሓለፉን ይዝከር ብዕለት 22 ጥቅምቲ 2020 ክሳብ 2024 ንኣስመራ ኣብ ዓብዪ ገዳም ገጀረ ተጸዊዖም ንሕሙማንን ዝሸምገሉን ኣሕዋት ደቂ ማሕበር ብዘገርም ተወፋይነትን ፍቕርን ከኣልዩን ክተሓባበሩን ተረኽቡ ምስኡ ኸዓ ከም ተደራቢ ኣገልግሎት ኣሰናይ ዓለማዊ ፍራንቸስካዊ ሳልሳይ ማሕበር መካነ ሕውነት ገጀረት ኮይኖም ፍቕሪ ክርስቶስን ፍራንቸስኮን ከስርጹ ብዙሕ ጻዕሩ ሓው ዳምያኖ ናይ መወዳእታ ቦታ ተልእኾኦም ቢምቢልና እዩ ዝነበረ ብዕለት 27 ጥቅምቲ 2024 ንሳልሳይ ግዜ ናብዚ ቦታ እዚ ተላኢኾም ብዝነበሮም ሞያ ብሉጽነት ከም ምክትታል ዓበይቲ ማሽናት ሕርሻን መካይንን ተጸሚዶም ክሳዕ ዕለተ ዕረፍቶም ታሕ ከይበሉ ክጐዩን ከገልግሉን ጸኒሖም ኣብ ድሮ በዓለ ኪዳነ ምህረት ነቲ ልሙድ ጸሎት ዘነግህ ምስ መስዋዕቲ ቅዳሴ ዓሪጎም ኣብ ገዳሞም ኣለይ መለይ ክብሉን ንንግደት ካቴድራል ኪዳነ ምህረት ሰበኻ ባርንቱ ክብገሱ ክብሉ ከለዉ ሓንደበት ክስነፉን ደዋብ ዝበልዎ ሰውነቶም ምጻር ስኢኖም እቲ ድልዱል ኣካላቶም ክወድቕ ተራእዩ በዚ ዝሰንበዱ ኣሕዋቶም ተቐላጢፎም ንሕክምና ድሕሪ ምውሳዶም ቀዳም ዕለት 23 ግንቦት ኣብ ዓብዪ ሆስፒታል ባረንቱ ሕክምናዊ ረድኤት ክግበረሎም ድሕሪ ውዒሉ ሰንበት ዕለት 24 ግንቦት ኣብ ክብረ በዓል ኖና ኪዳነ ምህረትን ክቡር ዕለተ ነጻነት ሃገርናን ወጋሕታ ልክዕ ሰዓት 5 ፈረቓን ቅድሚ ቐትሪ ህዝቢ ንቤተ ክርስትያን ኣብ ዝግስግሰሉ ዝነበረ ሰዓት ንሶም ከዓ ናብ ሰማያዊ ቤት ኣቦ ገስጊሶም ሓው ዳምያኖ ትሑትን ንኡስ ሓው ፍራንቸስካዊ ሓው ኩሉ ወላ ምስ ጋሻ ንፈለማ ግዜ ተራኺቦም ክላለዩ ፈጺሞም ዘይጽገሙ ሕውስ ሓው እዮም ዝነበሩ ስሓቕን ሓጎስን ብምዝራእ ስንኻ ዘየኽድኑ ጥዑም ሓው ቀመም ማሕበር እንተበልናዮም ዝውሕዶም እምበር ዘይበዝሖም ምስ ዓብዪ ዓብዪ ምስ ንእሽቶይ ንእሽቶይ ልዕሊ ኩሉ ኣብ ዝሳተፍዎ ዝነበሩ መንፈሳዊ ውራያት መጸበቕን ተዓጢቖም ዘገልግሉን ሳዕሲዖምን ዘሊሎምን ዘይደኽሙ ኣብ እዋን ዋዜማን ማህሌትን ከገልግሉ ከበሮ ካሃርሙ ኮነ መቆምያን ጸናጽልን ሒዞም ከዚሙን ክዝምሩን ዘገርም ክእለትን ወንን ዝነበሮም ኣብ ሰዓታት ጸሎት ማሕበር ብተገዳስነት ዝሓብሩን ከምኡውን ፍሉይ ትግሃት ብሕታዊ ጸሎት ዝነበሮምን ካብ ንእስነቶም ኣብ ስራሕ ተጉላባነት ዘይፈልጡ ጉልበቶም ዘይሓብኡ ፍሉይ ፍቕሪ ስፖርት ዝነበሮም ማለት ክሳብ ወዲ 60 ወዲ 64 ዓመት እውን እንተኾኑ ደድሕሪ ኩዕሶ ዝጐዩ ዝነበሩ ስፖርተኛ እዮም كوتا أستماقيرنا زيس أقبنا يوم فقرو من حووناتو من واترو قبل بنانا أمرونان توقيرو كنبريو كبور حاو داميانو كالاي جيزي انتزفتر فرانشيسكاوي مخون كون نابلو عميق فقري فرانشيسكاوي منوناتو زغلتو زنبرو حاو يوم نعرفتي حاو داميانو مقبالن مؤمانن بسقاق تحاسبو كبيدو كوانتخونة كم تمهرتي كالام لخنا اقزي ابهير حابة اقزي ابهير وسادة سمو بروخ يو نابلنا اقزي ابهير ابو نحاونا داميانو نسخاهيب كاننا لوميخا نسخا وسيد كايو اللخا تمسغن نبلو لنا نزح اكي اصبيقو زترد ابونا كدوس فرانشيسكو اوغويتا بحاوتنا موت زتمسغن كاكون كم زبالة نحنا ون أبز عامت إيوبيل زخر عرفتي كدوس فرانشيسكو مبل شمون تميت عامت النخبر اللو زلنا بعرفتي كبور حاو داميانو أرداد ون تمسغن تراحينا كنبل النخيل كبور حاو داميانو نحمو مانن زشم قلون أحواتهم بفقر دقاء العلومن أمبيرومن مبر حاميمو مكوا كبايا ماي تقبيلوم زيفلتو حماموم ولا نسالستي انتز قبر الناس كان العلوم عد المرخبنا أبايمو انتز خون لنا نبل فقاد أملاخ كاب كونغنا فقور حاونا اغرنبر عين زيب الله موت مزيعة نعاخا كام مرسات عووشت هاگرن وزع النزلو فتهو تخادك محبركا كلهم وفويات زقربوخا زقواسوخا يوم ممنانكا زمهاركا يوم من إساياتكا كوتا طعمخا زطعامو كلهم بتقولو زرعخنا قدب زيب اللو فقرن حاقوسن فرانشيسكاوي حوناتن نؤسناتن يغنيلنا نبلكالونا صباح بعالة كدانة مهرات لك ساعات عصر تقدم قطري من انت نفسهم بقوان قاكوناما مسوا تقداسي عريقو عب سرعة حمد دبي بزو أبونا توماس عثمان إبار كابارنتون بزوحات كهاناتن تمهارت زراكنتن سبو في هوات دك تبعاتيون دك آنستيون وكالتي لتراويت ونجيلاويت بيت خرستيانن لعلوة تاكالات منغستن كابي عدتات زو حزو هزبن عبزو ترخبلو عبتز عادو ميسيوناويان تولت هزب خنامان زخونو دك محبرن عريفة ملوز ركبو زلو مكان مقابر دبرا كيدان مهرت بارنتو بعبي مدفناقن منفسن صلوتن سرعة قبروم تفتسيمو حاو داميانو أردادي أبزم أبل شمون تميت عامت زخر عرفتي إز سرافيلاوي كدوس كدوس فرانشيسكو بعلاسيزي إن ذكر اللو زلنا عامت أما أبل سوسان شمون تن عدميهم 43 عامت وفو هواتومن نسماي حليفهم أقات عمي كم زيكونا أمينا نتصنعنا وقويتا بحاوتنا موت التمسقن كاكون نبل لنا حياوات سبات بهواتوم يذكرون نبل
0: كبراتنا كبران سمعتنا سلام كتتالكم نمسكن مدباتنا بجاك اب راديو بفيسبوك بمربب حبريتا فاتيكان نيوز كفلير ترى عبلكم كتتالكم التقيلون كما اوان ناي ايميل ادراشانا tigrino@spc.net/va مخانو نحبر ريتكم اي فلينا نبل ناي لومي مدب فنونا ابزي الزازم ابنت محمد فنوك صاب نراقب بدحان السلام من تنحو يتبارك يسوع كريستوس لاوليتور يسوع كريستوس.